ይህ የኢትዮጵያ ድምፅ ራዲዮ ጣቢያ ነው። ይህ በስቶኮልም ከተማ የሚገኘው የኢትዮጵያ ድምፅ ራዲዮ ጣቢያ ነው። የኢትዮጵያ ድምፅ ራዲዮ በአገራችን ኢትዮጵያ በስዊድን አገርና በመላው ዓለም የሚከሰቱ ማህበራዊ፣ ኢኮኖሚያዊ፣ ፖለቲካዊ ይዘቶች ያላቸውን ዝግጅቶች ይዞላችሁ ይቀርባል። አዝናኝና አስተማሪ ፕሮግራሞችም ተካተዋል።

የኢትዮጵያ ድምፅ ሬዲዮ ዘወትር እሁድ እንደ ኢትዮጵያውያን ሰዓት አቆጣጠር ከ8 ሰዓት እስከ 10 ሰዓት ወይም እንደ አውሮፓውያን አቆጣጠር ከ14 ሰዓት እስከ 16 ሰዓት በራዲዮ ስቶኮልም 101.1 FM ሜጋሄርስ እና በዩቲዩብ ገጹ ቮይስ ኦፍ ኢትዮጵያ ስቶኮልም ስዊድን የሚያስተላልፈውን የአማርኛ ፕሮግራም አሁን ይጀምራል።

ሰላዩ ጠቅላይ ሚኒስትርና የመደመር መንግስታቸው በውሸት ተጠምቆ በውሸት ያደገው አብይ አህመድ ባለፈው ሳምንት እንደ አዲስ መንግስት መስርቼ አዲስ ካቢኔ ይዤ መጥቻለሁ ሲለን የከረመው ከእውነት ከሞራል የተጣለው አብይ አህመድ ለሱ ስልጣን የማይገብረው ነገር የለም። የሆዳም ሚኒስትሮች መለዋወጫ ስፔር ፓርት አለው። ወደ የትም የማያደርሰው የአምባገንነት መኪናው የትም ሳይሄድ አካላቱን እያሽቀናጠረ ይቀያይራል። የተለየ ነገር የለም። ላለፉት 8 ዓመታት ተመሳሳይ ድራማ፣ ሚኒስትር ሄደ ሚኒስትር መጣ፣ ለውጥ የለም። ሁል ጊዜ አዲስ ቅዠት ይዞ የአገሪቱን ችግር ሳይፈታ እያባባሰ መሄዱን ቀጥሏል። የመደመርን መንግሥት መስርቻለሁ ያለው አብይ አህመድ የምክር ቤት ውሎው ፍጹም አምባገንነት የሰፈነበት፣ የተወካዮች ምክር ቤትን ሙሉ ለሙሉ የተቆጣጠረበት ነበረ። የካቢኔ አባላቱን ለአንድ ዓመት ስሰላችሁ ነበር እያለ በልበ ሙሉነት ሲናገራቸው ውሏል። ካቢኔውን የመሠረተው በብቃትና በችሎታ ላይ ተመስርቶ ሳይሆን በፖለቲካ ታማኝነት ከየብሔሩና ከየሃይማኖቱ አውጣቶ እንደሆነ በልበ ሙሉነት ይናገራል። በዚህ ሁኔታ የተመሠረተ መንግሥት እንዴት ለውጥ ያመጣል? የአገሪቱ ስብስብና ዘርፈ ብዙ ችግሮች የሚፈታው ብቃትና ችሎታ ባላቸው ባለሙያዎች እንጂ ለእርሱ ሥልጣን በሚሰግዱ ካድሬዎች እንዳልሆነ ግልጽ ነው።

አሁን ምንም ድብቅ ነገር የለም። አብይ አህመድ የሚገዳደሩትን ሁሉ አስወግዶ ሰጥ ለጥ ብሎ የሚገዛለትን የራሱን መንግስት መስርቷል። ሁሉም ነገር በጄ ነው ብሏል። ፕሬዝዳንቱ፣ አፈጉባኤው፣ የካቢኔ አባላቱ፣ ምክር ቤቱ በሙሉ የአብይ አህመድ የስልጣን ጥማርኪያ እንዲሆኑ አድርጎ ሰርቷቸዋል። ነውር ጌጡ የሆነ ሰው ነውርን ህግ አድርጎ ህግን ካልተከተላችሁ አገሪቱን አጠፋታለሁ እያለ ነው። የኢትዮጵያ ችግር አብይ አህመድ ነው። የኢትዮጵያ ውድቀት አብይ አህመድ ነው። የስልጣን መዥገር ነው። አገሪቱን ተጣብቆባት የህዝቡን ደም እየመጠመጠ ይገኛል። ንስሐን የማያውቅ ስህተትን አምኖ ከማረም ይልቅ ለጥፋቱና ለውድመቱ ሌሎችን ተጠያቂ እያደረገ ወደ አምባገነንነቱ እየተንደረደረ ይገኛል። ያለፈውን 8 ዓመት ሙሉ በክፋት መንገድ እየተጣጠፈ የማይገነባ የአምባገነት ስርዓትን ለመገንባት እየሄደ ነው። ጠቅላይ ሚኒስትሩ የብዙ ሚሊዮኖችን ሕይወት በማጨለም የሚጠየቅ ሆኖ ሳለ ሌሎችን በሌብነት ይከሳል። የፖለቲካል ቁማርተኛው አብይ የራሱን ስብስብ አደራጅቷል። ስብስቡ የራሱ እቅድ ያለው የአብይ እጅ ሥራ ነው። አብይ ስለ ሀገር ስለ ወገን ሳይሆን ስለ ራሱ ሥልጣን ነው ቅድሚያ የሚሰጠው። በዕለቱ እንደ መላኩ አለበል ያሉ ታማኝ ካድሬዎችን እንዲሁም እንደ በለጠ ሞላ ያሉ ሞላጫ ተላላኪዎችን ሚሽናቸውን ጨርሶ ተጠቅሞ ጥሎቸዋል። አብይ በብዙ ሲያወድሳት የነበረችውን ፍሬዎትንም ከኢትዮ ቴሌኮም አፋቷታል። አብይ ቅዠቱ ብዙ ነው። ቅዠቱን በወላዋይነት መንገድ ሊያሳካ ሲሞክር ጫማዎቹን ይቀያይራል። በደንብ ተጠቅሞባቸው ረግጦ ይጥላቸዋል። ተረኞቹ ጫማዎቹ ደግሞ እርገጠን ብለው ተደርድረዋል።

ዓመት ሙሉ በጦርነት በተወጠረች ሀገር ህዝቡ ደቆ በስራ አጥነት በኑሮ ውድነት በፍትህ እጦት በሰላም ማጣት በግድያ በወንጀል መከራውን ይያየ እሱን የሚያስጨንቀው ወንበሩ ብቻ ነው። በዙሪያው ያሉትን መቀያየር መሰለል ተንኮል መሸረብ እርስ በርስ ማባላት ዋና ስራው ነው። ህዝብን ዘንግቶ ስለ ወንበሩ ብቻ ያስባል። ስለ ሰፊው ሀገር ሳይሆን ስለ ስልጣኑ ብቻ በማሰብ ጊዜውን ይፈጃል። ለስልጣኑ የሚገዳደረው የመሰለውን ለማጥፋት የማይፈነቅለው ድንጋይ የለም። አብይ ችግሮችን አሳልፎባቸው ተጠቅሞ የሚጥላቸው እልፍ ናቸው። በጭካኔ ቢላው ከበላቸው እስካሁን መጠቀሚያው ያልተጫወተበት የለም። የአሁኖቹ ባለተራ ተሿሚዎች ከያሉበት ተስበው ገብተውለታል። በሬ ካራጁ ይውላል እንደሚባለው የዛሬ ተሿሚዎች ከነገ አራጃቸው አብይ ጋር ቆመዋል። እነዚህ ግን እንደ በሬው ሳያውቁ ሳይሆን እያወቁ ለመብላት ብለው ነው። የተገለገለባቸውን ተሻሪዎች በግልጽ እየተሳደበ አዲሶቹን ሹመኞች እያስፈራራ ቀጥሏል። ተመሳሳይ አዙሪት ውሃ ቅዳ ውሃ መልስ የአብይ ጨዋታ ለስምንት ዓመታት ይኸው እንደቀጠለ ነው። አብይ ኢትዮጵያ ውስጥ ያለውን ችግር ያባብሰዋል። አሁን ኢትዮጵያ ውስጥ ያለው ችግር ማስቆም በፍጹም አይችልም። ሀገሪቱን ከዙሪያ ጎረቤቶች አባልቶ በጠላት አስከብቧታል። የውስጥ ሀገሩን በዘረኛ ኃይል ለመቆጣጠር በሚያደርገው ጥረት ከህዝብ ሁሉ ተጣልቷል። በመከራ አልፎ እንደገና ለሌላ ጦርነት የሚዘጋጅ መንግስት እየመራ የመደመር መንግስት መስርቻለሁ ይለናል። ህዝቡን እየቀነሰ መደመር ስላቅ ነው። ሰውየው ብዙዎችን እየቀነሰ ብቻውን ቀጥሏል። የግለሰብ መንግስት እንጂ ሌላ የለም። ለኢትዮጵያ ህዝብ የተደመረ ነገር የለም። የተደመረው ጦርነት ነው። የተደመረው ችግር ነው። የተደመረው የአብይ አምባገነንነት ነው። የተደመረው ድህነት ነው። የቱ መደመር መንግስት እንዳለ አይታወቅም። አብይ የመሰረተው የጥፋት መንግስት ነው። አብይ ወንበሩንና በዙሪያ ያለውን ማጠናከር እንደሚያውቅበት ሀገር ቢያጠናክር ኢትዮጵያ የት በደረሰች፣ አብረን የምንራመድ አብረን ብዙ አሳልፈናል ብሎ የማይሳሳ ከሚሰሩት ጋር በጥብቅ የሚጠባበቅ

በየጉዳዩ እንደ ወጥ ቀማሽ እጁን የሚያስገባ ሚኒስትሮች የግል ነጻነት የላቸው በየጉዳዩ እንደሚከታተላቸውና ጣልቃ እንደሚገባባቸው ሰላዩ ጠቅላይ ሚኒስትር በግልጽ ባደባባይ ይነግራቸዋል።

አብይ አህመድ ከተማውን ተቆጣጥሬዋለሁ ገጠሩም ምድሩም የኔ ነው ወደቡም አየሩም ሰማዩም ምድሩም የኔ ነው ብሏል ቀጠናውን እንደ በጥባጭ በኃይል እየበጠበጠው ይገኛል መጪው ጊዜ ከአብይ ጋር ማይታሰብ ነው አብይ አህመድ ጦርነት እንደመውደዱ ሙስና ላይ ወንጀል ላይ ሌብነት ድህነት ላይ ጦርነት ቢያውጅ የት በደረሰን አገር አጥፊ ነው የስልጣን ተስፋፊ ነው አብይ አህመድ የሚወደው ጦርነት ነው ጦርነትን እንደሚወደው ልማትን ቢወድ እድገትን ቢወድ ሰላምን አንድነትን ቢወድ ሀገራችን ሁሉና በተቀየረ ቋንቋ ሁሉ ጦርነት ነው ሀገር ለማፍረስ ይተጋል በፈረሰ ሀገርም ላይ ስልጣኑን ለማጽናት ይታጥራል ኢትዮጵያ ውስጥ ሀዘንን አብቅለን መከራን እንድናጭድ ምክንያቱ አብይ አህመድ ነው ከሀገሪቱ መላ ነገር ላይ ተጨልፎ ለአብይ ስልጣን ይዋል ነው እያለን ያለው አብይ አህመድ በቀደደው ቦይ ውስጥ እንዲፈስ የተፈረደበት የህዝባችን ነጻ መውጣት አለበት ኢትዮጵያ ካለችበት መከራ በካቢኔ መለዋወጥና በሚኒስትሮች ሹምሽር የሚመጣ ነገር የለም ኢትዮጵያ የመከራ ሁሉ ምንጭ አብይ እስኪወገድ ሁሉም መዘናጋት የለበትም ባለብዙ እጁ አብይ አህመድ ሁሉንም ልቅጠም ብሏል ከሀገር ውስጥ እስከ ጎረቤት ቋንቋ ሁሉ ጦርነት ሆኗል ያላደግ ነው ለምንድን ነው ከጦርነት አዙሪት መውጣት መታረም ለምን አልቻልንም ብሎ ራሱን አይመረብርም በተጣመመ መንገድ ሄዶ አገር ያዳነ የለም አብይ መንገዱ ጠማማ ነው እሳቤው የክፋት ነው ጠማማ የመደመር መንግስት ኢትዮጵያን አላማ አይረዳም መንገዱ ሁሉ የክፋት ነው ልቡ እውነትን የሚፈራ ነው ከውርደት መንገድ ለመውጣት አልተቻለም በአብይ ጠማማ ሐሳቤ ወደ ገደል እየተንደረደረ ነው በመጨረሻም አብይ አህመድ ብዙ ፈንጂ በእጁ ይዟል አገር የሚያጠፋበትን ያንን ፈንጂ ከእጁ ላይ በብልሃት ወይም በጉልበት መቀበል ያሻል ሁሉን ነገር ኃላፊነት በማይሰማው አጥፊ ላይ ጥሎ መዘናጋት እጅግ የከፋ ዋጋ ያስከፍላል አገር አፍራሹ ዘር አጥፊው አምባገነኑ ሰው ከኢትዮጵያ ላይ መወገድ አለበት አሁን ብቻውን ነው ያለው እንደ ደርግ የመጨረሻ ሰዓት አብይ እብደት ላይ ያለ ይመስላል ውጊያ ሁሉ መሆን ካለበት ከአብይ አህመድ ጋር ነው ነክቶ አብይ አህመድን ካልታገልን የሀገራችን ዕጣ ፈንታ የከፋ ይሆናል።

0: ሰላም ሰላም ሰላም ጤና ይስጥልን ውድ አድማጮቻችን የኢትዮጵያ ድምጽ ሬዲዮ እነሆ ሳምንቱን ጠብቆ የእሁድ ፕሮግራሙን ጀምሯል። በዛሬ ፕሮግራማችን አንድ ትልቅ እንግዳ ይዘንላችሁ እንቀርባለን። የእንግዳውን ከማስተዋወቂያ በፊት በዛሬው ፕሮግራማችን እንግዲህ ውይይት እናደርጋለን አይደል እንዴ? እስቲ እንደው አንዳንድ ነጥቦቹን የውይይቶቹን ነጥቦች ብትነግረን።
1: አዎ እንግዲህ በዋናነት ባለፈው ሳምንት እንግዲህ አብይ አህመድ የብልጽግና መንግስት አዲስ መንግስት መስርቻለሁ ብሏል። ከካቢኔ አባላቱ ሹመትና ሹምሽር ጋር ተያይዞ ስለተደረገው ነገር የምንላችሁ ነገር ይኖራል። ሌላው ደግሞ የአማራ የሰላም ኃይል አማራ ፒስ ፎርስ ብሎ እጅ ሰጡ።
0: እንደ ትግራይ ፒስ ፎርስ የትግራዩ ማን ነው? ጌታቸው ረዳ። አዎ የአማራው ደግሞ ኮሎኔል ፈንታውን ሙሀቤና እና ማስረሻ ካፕቴን ማስረሻ። ስማቸውን እንኳን አይለውጡም። የትግራይ ፒስ ፎርስ የአማራ ፒስ ፎርስ በጣም ነው የሚጫወትባቸው። ልክ ይሄ አሻንጉሊት ይህንን ህብረተሰብ እንደ አሻንጉሊት ነው የሚጫወትበት። በነገራችን ላይ የመንግስት ምስረታውን ያልከውን በጣም የሚገርም ነው። በዓለም እኔ ሰምቼም አላቅም። ብዙ እንትኖችን አያለሁ፣ አዳምጣለሁ፣ አነባለሁ፣ ምን እላለሁ። ግን አንድ የካቢኔ ሰብሳቢ ጠቅላይ ሚኒስቴር ሚኒስትሮቹን ሲያስተዋውቅ ለፓርላማና እንዲቀበሉ ሲያጸድቅ፣ ምክንያቱም ኢትዮጵያ ውስጥ ትልቁ ስልጣን ያለው ፓርላማው ላይ ነው። ፓርላማው እምቢ ካለ እምቢ ነው። ግን ችግሩ ፓርላማው እኛ ጋር ዝለል ሲለው ስንት ሜትር ወደ ላይ ልዝለል ነው የሚለው፣ ወይንም ደግሞ ጉድጓድ ቆፍር የምቀብርብ ሲለው ስንት ሜትር ልቆፍር ነው የሚለው። ምንም ተቃውሞ የለም። እና ምንድን ነው የገረመኝ፣ ተደርጎ የማይታወቅ ቤትም ዓለም ላይ አንድ አመት ሙሉ ዘር ማንዘራችሁን ከእናንተ ጀምሮ ልጅ ልጆቻችሁን ሁሉ ስሰልያችሁ ነበር ብሎ በአደባባይ የሚናገር ሰው ይሄ ሰውዬ ሂ ኢዝ ሳይኮፓት። ጤነኛ አይመስለኝም፣ በፍጹም ጤነኛ። እንዴት እንደዚህ ይባላል? ግን እሱ ለዓላማው ምንም ነገር እንትን የሚለው የለም። ምንም አያፍርም። ምንም ይሉኝታ የለም። ዓላማው ምንድን ነው? ይሄን ሲያደርግ ምን እንደሚገባኝ እንደገባኝ ታውቃላችሁ? ይሄን ሲያደርግ እያንዳንድሽ ሚኒስቴር የሆንሽውም ሆነ ያልሆንሽው ምክትሉ፣ ምኑም፣ ጄኔራሉም ኮሎኔሉም እንደምሰልሽ እወቂ፣ ከእኔ ስለላ አታመልጭም ነው። ማስፈራሪያ ነው። አክቹዋሊ
2: ለአዲሶቹ
0: ነው ይሄ መልእክት የተላለፈው፣ ላለፉት አይደለም። ላለፉትን ለመቅጣት ቢሆን ኖሮ ዘረፉ፣ ሌባ ሆኑ፣ ምናሉ የሚላቸውን ወዲያው ለህግ ማቅረብ ነበረበት። ቁም ነገሩ እነሱን ለመክሰስ አይደለም፣ ወይንም ደግሞ እነሱ ያጠፉትን እንዲያስተካክሉ ወይም እንዲቀጡ አይደለም። ለሚመጣው ስልጣኔ ልትጋፉ ትችላላችሁ ብሎ የሚላቸው የሚፈራቸውን በተለይ ጄኔራሎቹን ኢንዳይሬክትሊ ማስጠንቀቁ ነው። እሰልላለሁ፣ የትም አታመልጭኝ። አንቺን ወይም አንተን ብቻ አይደለም፣ ልጅህን፣ አያትህን፣ ቅድመ አያትህን፣ አባትህን
2: የሚበሉት የሚጠጡት
0: ምንም ጥያቄ የለውም። እና ምን አይነት እኔ ስልጣንን ከደሙ ጋር የተጣባ ሰው እኔ እንደዚያ አይቻላቅም። እስቲ አስቡት እስቲ ባለፈው ጦርነት 2013 ነው የሚባለው አይደለም፣ ከስድስት አምስት ዓመት በፊት ከስድስት መቶ ሺህ እስከ አንድ ሚሊዮን ኢትዮጵያዊ ሞተ። ያም አልበቃውም፣ አሁን እንደገና ይቀጥላል። የሚያሳዝኑኝ ማን እንደሆነ ታውቃላችሁ? የሚሞቱም አይደሉም የሚያሳዝኑኝ፣ ወደው ነው የገቡት። ኦፍኮርስ አንዳንዶቹ ተገደው እያለቀሱ ህጻናቶች አይተናል። ይሄ ጥቅም ለማግኘት ብሎም $100 በምናምን የሚገባውም አለ። እነሱ አይደል የሚያሳ እናትና አባት 18-20 ዓመት አሳድገው ለፍተው በምን ጥረው ያሳደጉት ልጅ ይጦረናል፣ ለራሱም ይሆናል ብለው ሲጠብቁ ጦር ሜዳ ሄዶ ሞቶ መሞቱን እንኳን የሚነግራቸው ቁጭ ብሎ የሚጠብቁ እናቶች አባቶች አሉ።
2: 18-20 የምትለው 13 አለ እዛ ላሳ ያደርሱ
0: አረ እንደው ነገሩን ነው ትልልቆቹም ቢሆኑ እና በጣም ነው የሚያሳዝነው። እኔ የሚያሳዝነኝ ወልዳ መና የቀረች እናት ቁጭ ብላ አይታችኋል፣ ቪዲዮ ላይ ሲያሳዩ ሳር ቤታቸው በሩ ላይ ቁጭ ብለው ጉንጫቸውን ተደግፈው በርበሩ ነው ያሉ። ምንም መመጣ የለም፣ መሞቱን እንኳ የሚነግራቸው የለም። እንዲህ አይነት መናጢ ሰይጣን ባጠገቡ ሲያልፍ እሱም ቢያየው እርግጠኛ ነኝ ቱ እኔ ነኝ ስልጣን ሰይጣን አሁን ይሄ እያለ ነው የሚለው። ሰይጣንም በሱ ይቀናበታል ብዬ ነው የምገምተው። እና እንዲህ አይነት ፈጣሪ በሰው መልክ የላከው ሰይጣን እንደዚህ አይነት ሰው ያለ አይመስለኝም። አሁን ከ600 ሺህ እስከ 1 ሚሊዮን አለቀ። አሁን ይከተላል ግድ የለውም እሱ።
1: አዎ ሌላው እንግዲህ ቀጣዩ እንትናችን የሚሆነው በጦርነቱ ደግሞ ሌላ ሶስተኛው
0: ኤግዛክትሊ እዛ ላይ እንወያያለን።
1: በኢትዮ ኤርትራ ጦርነት ዙሪያ የሚሰሙ ነገሮች አሉ። እነዚህን ሁሉ ነገሮች እንግዲህ ለበላስ ሞክራለን። አንድ ሙዚቃ አዳምጠን እንመለሳለን።
0: ከዛ በፊት የዛሬው እንግዳችንን እናስተዋውቃችሁ። የዛሬው እንግዳችን አለነ ተስፋ ሚካኤል ይባላል። በአማራው ንቅናቄ የ ህብረ አማራ ማህበር በኖርዌይ ሰብሳቢ፣ ቀጥሎ በአውሮፓ የአማራ አድቮኬሲ ግሩፕ ስራ አመራር አባል፣ በተለይ ደግሞ የአማራ ዲያስፖራ ግሎባል ፎረም የስራ አስፈጻሚና የዳይሬክተሮች ቦርድ አባል ነው። ትልቅ እንትን ያለው ሰውዬ ነው እና በተለይ እኔ የማደንቀው ካፓሲቲ አለው። ይጽፋል፣ ስብሰባ ላይ የሚያቀርባቸው ነጥቦች አሰራሩ ምናምን በጣም ኢምፕሬስ ያደርገኛል። ብዙ ሰዎች አውቃለሁ፣ ብዙ ፕሮፌሰሮች አውቃለሁ እንዲህ አይነት፣ ግን የዚህ በጣም የተለየ ነው እና አድማጮቻችን፣ አቶ አለነ ተስፋ ሚካኤልን ከ5 ሰዓት ጀምሮ ውይይት እናደርጋለን። ተከታተሏቸው፣ ትምህርት እናገኝበታለን። 15 ሰዓት ምንድን ነው ያልኩት? 5 ሰዓት አለቀቀኝም። ምን እንደሚሻለኝ አላውቅም። አሁንም ያለፈው ፕሮግራማችን ነው ከ15 ሰዓት 9 ሰዓት ማለት ነው አይደል? ከ9 ሰዓት ጀምሮ በስዊድን ከ9 ሰዓት ጀምሮ ጠብቁን። አሁን ከ1 ሰዓት በኋላ ማለት ነው አይደል እንዴ? ጠብቁን፣ ትምህርት ታገኙበታላችሁ። እኔም ራሴ ብዙ ነገር ተምሬበታለሁ። እንግዲህ መልካም ቆይታ ከኢትዮጵያ ድምፅ ሬዲዮ ጋር እየተመኝንላችሁ ፕሮግራማችንን በዚች ሙዚቃ ቴክኒሽያኑ ጀባ ሲለን እንቀጥላለን።

0: ገልጾ አልፈልኩም። የተከበረው ምክር ቤት እንዲገነዘብ ሁሉም ሚኒስትሮች እና ሚኒስትር ዴታዎች ቢያንስ ላለፉት አንድ አመታት ከፍተኛ ሚስጥራዊ ክትትል ሲደረግባቸው ነበር። በኢንተለጀንስ ተደገፈ በሀገር ውስጥና በውጭ ያላቸውን እንቅስቃሴ በልጆቻቸው በሚስቶቻቸው በአጎቶቻቸው ከሚገናኛቸው ሀብታሞች ጋር በሙሉ የመረጃ ክትትል ይደረግ ነበር። በዚያ መሰረት ሲሪየስ ግምገማዎች አድርገናል። ዝም ብሎ አይደለም ሹምሽሩ የተካሄደው ማለት ነው። ነገር ግን
1: አድማጮቻችን እንግዲህ እንደሰማችሁት የመጀመሪያው የካቢኔ ሰብሳቢ ጠቅላይ ሚኒስቴር በአለም ላይ በልጆቻችሁ በመናምናዎቻችሁ አንድ አመት ሙሉ ስለላ ስናከናውን ነበር ብሎ በአደባባይ የተናገረ መሪ በአለም ላይ የለም። እስከማቀው ድረስ አለ እንትና እንዲያርጓል የሚል ካለ በ0819100 ደውሉና ለኛ ሙቀት ይሆነናል ንገሩን። አለበለዚያ ግን ደጋፊዎችም ሆነ ተቃዋሚዎች የሰማችሁ ያላችሁ አይመስለኝም። ግን ምንድነው ቁም ነገሩ? ይሄ ሰውዬ ይሄን የተናገረው እነዚህን ሰዎች ጥፋተኛ ናችሁ ለማለት አይደለም። እሱ አይደለም ለሱ ቁም ነገሩ። የሚመጣውን በሙሉ እሰልልሃለሁ፣ አንተም ብቻ ሳይሆን አንቺም ብቻ ሳይሆን ልጅሽን፣ ወላጆችሽን፣ ቤተሰብሽን ሁሉንም እሰልልሃለሁ ነው የሚለው። ምን ማለት ነው? እስር ቤት መክተት ነው። እነዚህን ሰዎች ጨፍድዶ ነው የያዛቸው። መነቃነቅ አይችሉም፣ ያውቃሉ። አንዲት ነገር ተሳስተው በተለይ ይሄ መልእክት የሚሄደው ለማን ነው? ለጄኔራሎቹ፣ ለኮሎኔሎቹ፣ ለጦር ኃይል አዛዦቹ ነው። አሁን እነሱ ምን ነው የሚያስቡት? ጠባቂዎቻቸውን ራሳቸውን አያምኑም። የሚጠብቋቸውን ወታደሮች ራሱ አያምኑም። ማንም ማንንም አያምንም። ስለዚህ የራሱን ጥላም ራሱ መጠርጠር ይጀምራል። ጸጥ ለጥ ብሎ እንደ ባሪያ ይገዛል። ይሄ ሰው ይህን ያደረገው ለምንድን ነው? እንደሚዋረድበት ያውቃል። ዘሆል በዓለም ላይ እንዲህ አይነት ነገር ተደርጎ እንደማይታወቅና በተለይ በፓርላማው በምክር ቤት ውስጥ በአደባባይ ሲናገር የዓለም ሕዝብ በሙሉ ይሰማል። ይህን ያደረገው ግን ምንድን ነው? ከፍርሃቱ የተነሳ አስፈራርቶ በጭንቀት ስልጣኑ ላይ ተጎልቶ ለመቅረት ነው። ይሞታታል እንጂ እዛች ስልጣን ላይ ተዝናንቶ አይኖርባትም። ይህንን እርግጠኛ ነኝ። እዛችሁ እንደተቀመጠ ሊሞት ይችላል፣ ግን ተዝናንቶ እንደ ሰው ሆኖ የሚኖር አይመስለኝም። አሁንም ቢሆን አይታችሁት እንደሆነ ፓርላማ ውስጥ፣ በነገራችን ላይ የመጀመሪያው ቀን ፓርላማ በቀጥታ እንዳልነበረ ማንም ሰው ተረድቶታል። እኛም ቴክኒክ እንትን የሌለንም ገብቶን ነበር፣ ግን ሚስጥሩን አወጡት። በሌሊት ተሯሩጦ ሰዎቹን በባስ ጠርቶ ምንም በማይገኝበት ሰዓት በአጭር ጊዜ ውስጥ ኖርማሊ የተጠበቀው ብዙ ሰዓት ያወራል ነበር የተባሉ፣ ግማሽ ሰዓት ነው የቆየው እዛ ውስጥ። ሮጦ ነው የወጣው። ፊቱን አይታችሁታል፣ ተጨማዶ ነበር።
2: ሆይ
1: አላቅም፣
2: ድሮም ፍራቻ ነው አሉ።
3: አሁን እኮ የፍርሃቱ ደረጃ በጣም በጣም ይሄ የካቢኔ ሹመትም ስታይ በቃ ሰውየው የደረሰበት የእብደት ደረጃ ጥላውን ሁላ ማመን እያቃተው ያለ ነው የሚመስለው። ይሄ ንግግር አሁን በምክር ቤት ደረጃ የምትናገረው አይደለም። የሚሰልል ሰው እኮ ሰልላለሁ አይልም አይደለም። እኔ አንተን የሚሰልል ከሆነ ተደብቄ ነው ማለት ነው። ይሄ ማስፈራሪያ ዛቻ ነው። እና ሰውየው ካቢኔውን እያጨማለቀ እንግዲህ 8 ዓመት ሰው ያመጣል። የሆነ ቦታ የሙከራ ላብራቶሪ ነው የሚመስለው። አሁን የአንዳንድ ሰዎችን ስናይ ለምሳሌ እንትና መላኳን አለበል የሚባለው በአዴን ካድሬ በቅርብም የሚያውቁት ሰዎች ሲያወሩ ሰውየው በጣም
1: ንጹህ ሰው ነው ሲባል ሰምቼ፣
3: በሙስና የማይገባ ለአብይ ተላላኪ የሆነው ግን ምን ተጠቅሞ ይጥልሃል፣ ከጣለህ በኋላ ደግሞ እንደገና ይሰድብሃል፣ ይፈርጅሃል። አሁን ቴሌኮሙኒኬሽን ላይ ስለ ፍሬዎት ሲያወራ በቃ ሲኢኦ ኢትዮጵያ ውስጥ ጥራት ያላት እንደሷ የለም ሲል ነበር። ዛሬ አመጣና የሆነ የሚኒስትር ቦታ አስቀመጣት። እንደዚህ እያደረገ ነው በቃ ሰዎችን ተራ በተራ የሚቀያይራል።
1: ስለ እሷ ስሰማ ሚልኬሳ የሚናገረውን ሳዳምጥ ምን ያህል እውነት ነው የሚናገረው የሰውዬ፣ ምን አይነት ውሸት ነው የሚለውን የገመገምኩት በሁለት ነገር ነው። አንደኛው አለበል መላኩ አለበልን ብዙ ሰዎች ያጫወቱኛሉ፣ ፐርሰናል የሚያውቁት እማይመች ለቤተሰቦቹ፣ ለወላጆቹ፣ ለዘመዶቹ እማይመች ምንም አይነት ጥቅም መስጠት የማይፈልግ ለራሱ ቤተሰቦች ደንበኛ ታማኝ ሎሌ ነው ነው የሚሉት አይሰርቅ አይዋሽ ምናይል ብቻ ለጌታው ታማኝ የሆነ ውሻ ነው ነው የሚሉት እሱን እንዴት ያባረረዋል ብሎ ብዙ ሰዎች እንደዚህ ይሉ ነው ይሄ ሰውዬ ማን ነው ሚልኬሳ በጣም ገርሞታል የሱ መባረር ሌላው በሙሉ ሌባ ነው አለ መላኩ አለበል ግን የመጨረሻ ስርቆት ውስጥ ለቤተሰቦቹ እንኳን የሚከለክል ነው አትድረሱ እንዲያከባብ የሚል ነው አለ እሱን ተናገረ የዚች ፍሬህይወትን ደግሞ ሲናገር እኔ ይሄ አበሻ ሩመር አለ አይደለም ገሌ ከንትና ጋር ይወጣል ገሌ ምናምን እስንሰማ ነበር ብዙ ሰው ይሰማል ፍሬህይወትን ይቅርታ ለአማርኛው ምንድነው ፍቅረኛው ነች ነው የሚባለው ሽማው ነች እንደፈለጋችሁ ሰሉት ነበር የሚባለው እና አሁን ስትሾም አታውቅም ነበር አሉ ምንም ነገር አልተነገራትም ፓርላማ ነይ ነው የተባለችው እንግዲህ ከዛው ፓርላማ ውስጥ የነበሩ ሰዎች ናቸው ሚልኬሳ እንደተናገረው ደውሎ የነገሩት መጣች ብዙ ጊዜ ስለምትጠራ ስለምታውቅ ትሄዳለች ፓርላማ እና እንደዛው መስሏት ሄደች አሉ እዛ ስትሄድ በጠዋት እንትን የምንድነው የምን ሚኒስቴር ሆነሻል ተብላ ተሾመች አለቀሰች ስቅስቅ ብላ አለቀሰች ምንድን ነው የሚያስለቅሳት ገርሞኛል ለካስ ይሄ ቴሌኮሙኒኬሽን ደንበኛ የዘረፋ ቦታ ነው ሚሊየነር ሳይሆን ቢሊየነር ሆናለች አሉ ሴትየዋ እንዴት ከዛ ቦታ ያነሳኛል ብላ እርር ብላ አለቀሰች አሉ ኋላ አረጋጓት ተባለ ተረጋጋች እንደምንም አረጋጓት አይኗ አብጦ ነበር አሉ ገባች ና ሚኒስቴር ሆነሻል ተባለች እንዴት ያወርደኛል አየ እሷም ራሷ ምችም ፍቅረኛዋ እንግዲህ ፍቅረኛ ከሆነ እንደሚባለው ወይ ሙሽማ ከሆነ እኔ መብታለኝ እሱ ላይ ነው የምትለው ሌላው የሰማሁት የአብይ ባለቤት ፍርስት ሌዲ ምንድነው የመጀመሪያዋ ምንድነው የሚባለው በአማርኛ ቀዳማዊ እመቤቷ ፍሬወት እዚህ ቤተ መንግስት ውስጥ ድርሽ እንዳትሉላለች አሉ እና በጣም የሚገርም ነው የኢትዮጵያ 130 ሚሊዮን ህዝብ የሚመራ ሰው በእንደዚህ አይነት እንትን ያለው በእንደዚህ አይነት ቦታ ተቀምጦ የሚያላግጥብን ነው ለማላገጡ ደግሞ አሁን እስቲ ትንሽ ቆይተን እናሰማቸዋለን በዚህ በኤርትራ ጦርነት ምን እንዳለ ምን ይል እንደነበር አሁን ደግሞ ምን እንደሚል በተጨባጭ ነው የምናሰማችሁ በተጨባጭ ያላቸውን ዛሬ የሚላቸውን አብረን እንስማና እንመለሳለን ስለ ኤርትራ ጦርነት ምን ብሎ ነበር አብይ አብረን እናዳምጥ
4: አርቀን ባይሆን ኖሮ ምን ሊፈጠር እንደሚችል መገመት ያስቸግራል
5: ጀግናው የኤርትራ ሰራዊት የጋራ ጠላትን በጋራ በመቀጥቀጥ ከከፍተኛ ጀነራል መኮንኖቹ ጀምሮ ከኢታማጆር ሹሙ ጀምሮ እስከታች ያለው ሰራዊት የእዛዛጆች ክፍለ ጦር አዛዦች አብሮ እንደተገነባ አብሮ እንደሰለጠነ ሰራዊት በከፍተኛ ተሰስር እና ውህድ ለዚህ ድል አብቅተውና
6: እንደ ኢትዮጵያ ሰራዊት ሺ ከፍለናል እንደ ኤርትራ ሰራዊት ሺ ከፍለናል ሆም ብለው ነው የሚያሉት እሱ እኛ ለመነጥ ከዚህ በኋላ የኤርትራ ችግር የኛ ችግር የኤርትራን ችግር በህይወት ያለን ሰዎች ነን መመስከር ምንጭ አብረን ነው የተዋጋነው አንድ ጉድጓድ ነው የተቀበርነው ይሄንን ባጥን በደም የተገነባ እንደማያዋጣቸው ስለማያውቁ ነው ይሄንን ለመነጠል የሚፈልጉት ለምንድን ነው ታርጌት የሚያደርጉት ሁለቱን ሀገር መነጣጠል ነው የሚፈልጉት ከዚህ በኋላ ሁለቱ ሀገር ሊነጣጠሉ አይችሉም የሁለቱ ሀገር ህዝቦች ድልድይ መሆን የምንችለው እኛ ነን በኤርትራ ያለው ሰራዊትም በእኛ ያለውም ሰራዊትም ድልድይ መሆን የምንችለው ድልድይ የምንሆነው ደግሞ በንግግር አይደለም በደም ነው ባጥንት የተገነባ ነው የኔን ሰራዊት የቀበረልኝ የሃሊባል ሰራዊት ነው የሃሊባልን ሰራዊት የቀበረው የሰለሞን ሰራዊት ነው አሳልፈን እንዳንሰጥ ዘንድሮ
1: እንግዲህ አድማጮቻችን እንደሰማችሁት የኢትዮጵያ ሰራዊት ምክትል ጠቅላይ ኤታ ማጆር ሹሙ በጠቅላላ ጄኔራሎቹ ምን ይሉ እንደነበረ አብረን ሰማን። እስቲ አሁን ደግሞ አብይ ራሱ ምን ይል ነበረ እሱንም ደግሞ እናሰማቸዋለን። እንደው ምንድነው የሚለው አንድ ቦታ ላይ ከኤርትራ ጋራ ባንታረቅ ኖሮ ምን ይውጠን ነበር? እሱ ባይኖር እነሱ ባይኖሩ ኖሮ ምን እንሆን ነበር? ወዘተ ሲል አብረን እንሰማዋለን። እስቲ
4: ታርቀን ባይሆን ኖሮ ምን ሊፈጠር እንደሚችል መገመት ያስቸግራል።
5: ጀግናው የኤርትራ ሰራዊት የጋራ ጠላትን በጋራ በመቀጥቀጥ ከከፍተኛ ጀነራል መኮንኖቹ ጀምሮ ከኢታማጆር ሹሙ ጀምሮ እስከታች ያለው ሰራዊት የእዛዛጆች ክፍለ ጦር አዛዦች አብሮ እንደተገነባ አብሮ እንደሰለጠነ ሰራዊት በከፍተኛ ተሰስር እና ውህድ ለዚህ ድል አብቅ
6: ነፍሴ
4: ዘንድሮ ከኤርትራ ጋር ታርቀን ባይሆን ኖሮ ምን ሊፈጠር እንደሚችል መገመት ያስቸግራል።
5: ጀግና
1: እንግዲህ እንደምትሰሙት አዳኑን እንዳን አንድ ቦታ እንደው ምን ይላል እጸልያለሁ ለኤርትራ ህዝብ ወደ ኋላ ላይ እንሰማዋለን። ተሹም ያለው የኤርትራ የውጭ ጉዳይ ሚኒስቴር ሆኜ እንድሰራ ኢሱ ሹመውኛል። እስከዚህ እናሰማቸዋለን። እንደዚህ እያለ ህዝቡን ሲያስደልቅ የነበረ ሰው ዛሬ ደግሞ ምን 180 ዲግሪ ልበለው ተገልብጦ እንደዚህ እንዲያደረጉን ነው እነዚህን እናጠፋለን። በነገራችን ላይ አንድ ጥያቄ መጠየቅ የነበረበት አብይ ምንድነው እንዴ ይሄንን ሁሉ ምስጋና ለኤርትራ ጦር ሲያቀርቡ ለኢሱ ሲያቀርቡ ለአንድ ቦታ ላይ ማን እንደው ማን ነው ፊሊጶስ ነው የሚባለው የነሱ የጦር ኃይሎች አዛዥ አባታችን ፊሊጶስ እያሉ እያንዳንዱ የኢትዮጵያ ጄኔራል እየተነሳ ይምል ነበር አባታችን ፊሊጶስ ባደረጉልን እርዳታ ባስተማሩን ወዘተ ያሉት ያን ጊዜ አሰብ በኤርትራ ስር መሆኗን አያውቁም ነበር? አሁን ነው የነቁት? አሁን አብይ ስልጣኑ ስትናጋበት ልትወርቅ ስትል ነው አሰብን ማስመለስ የታየው? ያን ጊዜም እኮ አሰብ በኤርትራ ስር ነበረች፣ በኢሱ ስር ነበረች። ቀለበት ሲያደርግለት የሚያሳፍር ወንድ ልጅ ለወንድ ልጅ ቀለበት ሲያደርግ ያውም በመሪ ደረጃ ተደብቀው እንኳን ያደርጉም። እኔ ፐርሰናሊ እንትን የለኝም የራሱን የግል
2: በግድ
1: ያውም በግድ አስገድዶ እኮ ነው በአደባባይ ዓለም ይልኝ ቀለበት አድርጌለታለሁ እያለ። ያን ጊዜ አያውቅም ነበር አብይ አሰብ በኤርትራ ስር መኖኗን ነው? ግን ሲመቸው ደስ ሲለው ይህንን ህዝብ ለሳት ይማግደዋል። እናቶች ልጆቻቸው መሞታቸውን ሙሉ እስከማይሰሙበት ድረስ ልጆቻቸውን ወልደው አሳድገው መናቅ ሆነው ይቀራሉ። 600,000 እና 1,000,000 መካከል ወጣት ነው የተሰዋው። እንደገና አሁን ልትሰዋ ነው የዳኑ ያህል። ለዚህ ደግሞ ከዚህ በፊት የተናገረውን ቃል በቃል ለውጦ ወንድሜ ኢሱ አንተ ባትኖር ምን ጦን ነበር እንዳላለ ዛሬ ደግሞ አንተን ካላጠፋው
3: በፖለቲካ የሚባል ነገር አለ። በፖለቲካ ቋሚ ወዳጅ ቋሚ
1: ተላለም
3: የሚባል ግን ያ አብይ ይዛል በዚህ ደረጃ
1: አስቀያሚ ነው።
3: ገለባበት በዚህ ደረጃ ማንንም ይችልበት መተጣጠፍ የዛሬ 2 አመት 3 አመት ያለው ነገር ተገልብጦ ሌላ ነገር ለማለት ችግር የለበትም። እኔ አሁን ጦርነቱ አሁን ከኤርትራ ጋር በሚደረገው ጦርነት አብይ አህመድ የራሱን የስልጣን ጥምና የማህበረሰባችንን መፍቴ ሁሉ ጦርነት መሆኑን ነው እንጂ የሚያሳየው ሌላ የሚመጣል ለውጥ አለ ብዬ አላስብም። በግድ
1: ነይ
3: በዚህ ሂደት ውስጥ የሚበላው ሰው በዚህ ሂደት ውስጥ የሚያልቀው ሰው ነው የሚያሳዝነው። በትግራይ ጦርነት ሆይ ሆይ ተብሎ የሁሉ ወጣት አለቀ፣ የሁሉ ህዝብ ረገፈ። አሁንም ሀገሪቱ ወደ ልማት ወደ እድገት ከጦርነት ትንሽ ፋታ ወስዳ ወደ እንድትሄድ እንኳን አይፈልግም ሰውየው። ወዲያው በጦርነት ላይ ጦርነት በቃ ጦርነት መፍጠር ይችልበታል። እየተገለባበጠ አሁንም ሐሳቡን እየቀያየረ ከአማራ ጋር ሆኖ ትግራይን ይወጋል፣ ዛሬ ደግሞ ይቀየርና ከኤርትራ ጋር ሆኖ ትግራይን ሲወጋ ነበር፣ አሁን ደግሞ እንደገና ኤርትራን ካልወጋው ይላል። ይሄ ሁሉ መከራ ለሱ ለአንድ ሰው ስልጣን ነው፣ ስልጣኑን ለማስጠበቅ ነው ይሄ ሰውዬ አገሪቱ መከራ ውስጥ እየከተተ
1: የሚያሳዝነው አነጋገሩ ሊያስጠላ ይችላል እንጂ በኢትዮጵያኖች የሚባል አለ ውሻ የተፈውን መልሶ ይበላል ነው ይውጣል ነው የሚባል ይልሳል ነው ይሄ ሰውዬ እንደዚህ ነው የሚያደርገው ምንም ምንም ምንም የሚያደባብቅ ነገር የለም የተፈውን መልሶ ይልሳል በጣም በጣም ቆሻሻ የመጨረሻ ቆሻሻ ጂኒ ነው ጂኒ ሰይጣን ነው ግን አሁን ይሄንን ለጊዜው እንተውና የዚህ የጦርነት አላማ ምንድነው የሚል አንድ ኢንተርናሽናል እንትን ሳነብ ነበር
3: ኦኬ
1: እና ይሄን ጦርነት አብይ እንዲገባ የፈለጉት እስራኤልና ዩናይትድ አረብ ኤሚሬትስ ሁለቱ ናቸው ዩናይትድ አረብ ኤሚሬትስ በገንዘብ
3: ኦኬ
1: ሎጂስቲክ
3: እስራኤል
1: እስራኤል ደግሞ በሚሊተሪና በቴክኖሎጂ ትረዳለች ምንድነው ፍላጎታቸው እንትን አናላይስ ሲደረግ ዩናይትድ አረብ ኤሚሬትስ በዚህ አቀባቢ ያለውን በሙሉ ወደቦችን በሙሉ በቁጥጥር ስር ማድረግ ትፈልጋለች ብዙ ወደቦች በቁጥጥሩ ስር ናቸው ያሉት አሁን ሁሉንም መቆጣጠር ትፈልጋለች በዚህ መሰረት አሰብን ከኤርትራ መንግስት ጋር ተስማምተው ወስደው ነበር ጀምረው ነበር ኋላ ኢሳያስ ምላጭ ነው ሲያይ አላማው ሌላ እንደሆነ ገባው አባረራቸው በዛ ተናደዱ ሳውዲ አረቢያዎች በመትኩ ገቡ አሁን ያንን ለመበቀል አሰብን ስለሚፈልጉ አብይን ደግሞ በገንዘብ ስለያዙት እንትን ስለሆነ ስግብግብ ስለሆነ በገንዘብ ያዙት ይሄን አድርግ አሉት እስራኤሎች ደግሞ ማነው ኢሳያስ ከኢራን ጋራ ባለው ግንኙነት መሰረት መሳሪያ አስገባል ስለሚሉ ፕላስ ያንን አካባቢ ማጽዳት ስለሚፈልጉ ከኢራንና ከሁቱ በጠቅላላ እዛ አካባቢ እስራኤልን ከሚቃወሙ ኃይሎች ማጽዳት ስለሚፈልጉ እነሱም ደግሞ እጃቸውን አስገብተዋል በጣም እየረዱ ነው አሉ አሁን ትናንትናና ከትናንት ወዲያ የእስራኤል የስለላ ድሮን ኤርትራ እንዳለ ሁለት ቀን ሙሉ ሲቃኝ ነበር ብለው ጽፈዋል እና ምንድነው አገራችን በጃዙር ቅኝ ተገዥ ሆናለች ነጻነት የላትም የሚያዙት እስራኤል በመሳሪያ ችሎታዋ ይሄ ደግሞ መናጢ የዩናይትድ አረብ ኤሚሬትስ በዚህ በፔትሮ ዶላር በለው በፈለከው በለው የሚፈልገውን ለማድረግ አንድ ኢትዮጵያን የኢትዮጵያን የእርሻ መሬቶች በሙሉ ወስዷል የከተማ ቦታዎች ወስዷል ወርቅ እንደ ልብ ነው የሚያጋግዘው ከኢትዮጵያ እየሄደ ነው ዱባይ ወርቅ እንትን የሚለው እነዛን ሁሉ ተቆጣጥሯል አበይ እንዳትጠይቁኝ ፓርላማ ውስጥ ሄዶ ይሄን ገንዘብ በግሌ ነው ያመጣሁት ይላል ልክ የምንድን ነው የበሻሻው አብይ አህመድ እንካ ብለው የሰጡት ይመስል የኢትዮጵያ ህዝብ ልጠይቀኝ አችልም በተወካዮች በኩል ልጠይቀኛ በአደባባይ እኮ ነው የሚናገረው ደግሞ የጥጋቡ ጥጋብ ፓርላማው የኢትዮጵያ በህገ መንግስቱ የበላይ ስልጣን ያለው ፓርላማው ነው ማውረድም መሾምም የሚችለው እሱ ፓርላማውን ሄዶ ልጠይቁኝ አችሉም እኔ ራሴ ያመጣሁት ነው ይላል ልክ እኮ የበሻሻው አብይ አህመድ እንካ 17 ቢሊዮን ዶላር ሰጥተናልን ያሉት ይመስል ማንቁርታችንን ይዘው እየገፈገፉን ነው እና ይቺ ሀገር እስከዛሬ የሚወራው በነጻነቷ ኮርታ ምናምን ምናምን ውሃ በላው እንደዚህ ነው ምክንያቱ እንዴት ነው የጦርነቱ ሁኔታ ይችን ነገር ሀሳባችን እናካፍልና አንድ ግጥም ነገር ሰው ልኮልናል ግድ እናሰማለን ጊዜ ካገኘን ምንድን ነው ይሄ ጦርነት ባልተጠበቀ ሁኔታ እየተካሄደ ነው ምንም ያልጠበቀ አንደኛ የቲፒኤልኤፍ ጉዳይ በጣም የሚገርም ነው እንግዲህ እነሱ እንደሚሉት ባለፈው የሚያደረግነው ነው ይላሉ አናውቅም ውጤቱን እናያለን ምንድነው ባለፈው ያደረግነው አሁን ያደረግነው ምንድነው ልክ እንዳለፈው መቀሌን ምንን ምን ምንን ይዘው ይቆዩ 6 ወር ቆይተው አባረናቸዋል ይላሉ አሁን ደግሞ ሆን ብለን ያደረግነው ነው ሲሉ ትናንትና አንድ እንትን ላይ ኢንተርቪው ሰጡ ሰምቻቸዋለሁ ስበን መሃል ካስገባናቸው በኋላ በግራም በቀኝም ከኋላም ከፊትም ይዘጋሉ የሚያቀርብላቸው ሰፕላይ
3: ደጀን ይባላል
1: ደጀን የለም ያ ደጀን ይቆረጣል ከዛ በኋላ የተሰጣቸው ራሽን እንደሰማሁት ከሆነ ምን ያህል እውነት እንደሆነ አላውቅም ለዘጠኝ ቀን ነው የተባለው ለወታደሮቹ ሰጠው ራሽን ያን ጊዜ የሚበሉት የሚጠጡት የለም እጃቸው እንዳለ ይሰጣሉ ነው የሚሉት የነሱ ካልኩሌሽን ነው ባሰብ ነው መሰረት እየሄደልን ነው አሁን ማጥቃት እንጀምራለን ይላሉ እንግዲህ እሱ እነሱ ጋር ይሆን በሌላ በኩል ደግሞ አንዳንድ ፍንጭ የሚታየው ምንድን ነው የፋኖ የአፋብን እየገሰገሰ ነው በሸዋ በወሎ በጎንደር በጎጃም በጣም እየገሰገሰ ነው ከሰላሳ በላይ ከተማዎች ይዟል አሁን ከስንት ሺህ በላይ ወታደር ይዟል ብዙ ኮሎኔሎች ትናንትና ከትናንት ወዲያ ገሏል ብዙ ቦታዎችን ይዟል አዲስ አበባን እንደውም አንዱ ጀነራል የነሱ የፋኖች አሉት ምንድነው አዲስ አበባን ቁልቁል የቁልቁል ያያየናት ነው ይላሉ ብለዋል ተፈራ ነው የሚባሉት ጀነራል ተፈራ ምንድነው የሰማሁት አሁን እየቆረጡ ነው አሉ ፋኖች በጎንደር በኩል ትግራይ የሚገባውን የመንግስት ደጀና ያልከው ይሄ ምግም ምናምን የሚያመላልሰውን ቆርጠውታል በዛ በኩል ያለውን መነቃነቅ ያለው አንድ የኢንተርናሽናል ጆርናሊስት በየ አይ ቲንክ 2-3 ሰዓቱ ዳይሬክት ሪፖርት ያደርጋል ከየቦታው እና እንዳለው ከሆነ በጎንደር በኩል ሊማሊሞን ቆርጠዋል በምን ቆርጠዋል ብዙ ቦታ ይዘዋል ነው የሚባለው እና እየቆረጡ እንግዲህ ስምምነታችን ይሄ ነው ነው የሚሉት
2: ራሽን አይገባም ማለት ነው
1: በቃ አቆ እንደሱ ነው የሚሉት ለዘጠኝ ቀን ነው ምግብ ይዘው ራሽን የተሰጣቸው በዛ ዘጠኝ ቀን ውስጥ ያልካል ከዛ በኋላ ወደፊት መሄድ አይችሉም ወደኋላ መሄድ ይሄ የነሱ እንትን ነው ይሄንን አንተ ምንም ልታረጋችን ትክክል ነው ልትላችንም ትክክል አይደለም ልትላችንም ግን አንዳንድ ምልክቶች እየታዩ አማራው ወይንም አፋብ አማራ ፋኖ ብሔራዊ ንቅናቄ አፋብን ይሄን የሚያረጋው በስምምነቱ መሰረት ነው ወይስ ለራሱ እንዲጠቅመው አርጎ ነው አናቅም ግን ምንም ቢሆን ስቱፒዶች አይመስሉኝም የአማራው ልጆችም የራሳቸውንም ጥቅም ያስጠበቁ የሚጠቅማቸውን ጥቅም ነው የሚሰሩት በየ ነው የምገምተው ተስፋ ማደርገው እንደሱ ነው ግን በዚህ ከቀጠለ ሁለት እንትን አለ አንደኛው ቲፒኤልኤፍ በዛ አካባቢ ድምጥማጡ ይተፋል አንደኛው እንትን ነው ሁለተኛው ደግሞ ልክ እንዳሉት ከሆነ ይሄ አፋብንና ሌሎች ረዳቶቻቸው እየቆረጡ አሁን እንደሚቆርጡት አጋዥ የሚያገኙበትን እንደሚቆርጡት ካደረጉትን ረዳት አይኖረው ደጀን የለውም ምግብ አይኖረውም አንድ እሱ ነው በዛ በሰሜኑ በኩል በአማራው በኩል መጨረሻው የት እንደሚሆን ለማወቅ አስቸጋሪ ነው ለምን ያላችሁ እንደሆነ በእኔ እምነት እንደተከታተልኩት ከሆነ ብዙዎቹን ኢንተርናሽናል እንትኖች አይቻለው የአማራው ግስጋሴ የሩጫ ይመስላል በቃ ምንም የለም ከፊት ለፊታቸው እጅ መስጠት ብቻ ነው አንድ ፋክት ሊኖር ይችላል ምናልባት ወታደሮቹን ግማሽ ሚሊዮን በላይ ነው ያሰለፈው ነው የሚባለው ትግራይ ውስጥ በብዛት ደግሞ ከአማራው በጣም የሚገርመኝ አማራው ይሄን ሁሉ ወታደር ይዞ ችሎ ነበር እስከ ዛሬ ድረስ በጣም ነው ያደነኳቸው የፋኖ ኃይሎች ይሄን ሁሉ ወታደር ይዘው አልተሰበሩም አልተሸነፉም ይሄ ሁሉ ሲሸሽ ባዶ ሆነላቸው እና ያለውን አሁን በብዛት የሚዋጉት አሉ ወታደሩ ተገሎ ምን ብሎ እጁን ሰጥቶ አልቆ ፖሊስ ጸጥታ የሚያስከብሩ መንደር የሚጠብቀው እነሱ ናቸው የሚዋጉት አሉ የላቸውም ሰው በዚህ ከቀጠለ ወደ አዲስ አበባ ሊመጡ ነው ግን እዛ ላይ ችግር ሊኖር ይችላል ይሄ አንዳንድ ኢንዲፔንደንት ምንድነው ነጻ ገለልተኛ ነው የሚባለው ገለልተኛ እንትኖች የሚሰጡ አስተያየት ነው አንደኛ አብይ የራሱን ስልጣን አዲስ አበባ ዙሪያ በጣም የሰለጠኑ እንትኖችን በኃይል የታጠቁ እንትኖችን ከቦ ነው የተቀመጠው ስለዚህ የፋኖ ኃይሎች ከላይ ተንደርድሮ ሲመጡ ቀላል አይሆንላቸው ወይንም በደፈጣ ቀስ እያሉ በደፈጣ እንትን ማለት አለባቸው
3: አይቀርም እኮ እሱ አንድ ግንባር አንድ ውጊያ
1: ገባኝ ግን መጀመሪያ ላይ
3: ዋጋ የሚከፈልበት አሸናፊና ተሸናፊ የሚለየው ጦርነት እሱ አይቀርም
1: አዎ ግን ለማለት የፈለግኩት ሮጠው አሁን እንደሚያደርጉት በጎንደር በጎጃም በወሎ እየገሰገሱ እኮ ሩጫ ነው እንደሚያደርጉት ሳይሆን አዲስ አበባን ብዙ ጊዜ አሁን እንትኖቹ እንደዚህ ኮሜንት የሚያደርጉት የኢንተርናሽናል እንትኖች የሚሉት ምንድን ነው ከበው በረሃብ እና በውሃ ጥም ሊያሰቃዩት ይችላሉ መንግስትን ለተወሰነ ጊዜ ያን አማራጭ ከተጠቀሙ ብዙ ደም ሳይፋሰስ አብይም ወታደሮቹን እንደፈለገ ሳይያዝ እጅ ሊሰጥ ይችላል የሚል ኢንተርናሽናል እንትኖች አሉ። ከበው ብዙ ጊዜ ከበው ከያዙት እንዳይገባ እንዳይወጣ ካደረጉ የሚል አለ። ብዙ ብዙ ብዙ ሴናሪዮ አለ። ግን በቅርብ ጊዜ የምናየው ነው። ወይንም ደግሞ ቅድም እንደምፈራው አንደኛው የምፈራው ደግሞ ትግራይ ውስጥ እንዳል ያለውን ኃይል ተጠቅሞ ጨርሶ ፊቱን አዙሮ ወደ አማራው ላይ እንደገና ይመጣል የሚለው ነው። ግን እሱ ደግሞ ለአማራው አዲስ አይመስለኝም። ምክንያቱም እነዚህ በሙሉ ከአማራው ወጥተው የሄዱ ናቸው ሊዋጉ። ስለዚህ አማራው ያንን ያውቀዋል ማለት ነው።
7: ያው ያለው የጦርነት ሁኔታ በአጠቃላይ ግን እንደ ሀገር በጣም ጥሩ መፍትሄያችን በጦርነት እንደውም የሚሆን ማሳያዎች ሁሉ ወደዛ ነው እንትን የሚሉት። እንግዲህ አድማጮቻችን አንድ ሙዚቃ አዳምጠን ከዛ በኋላ አንድ ግጥም አለ አድማጭ ላኩልን እሱን እናቀርብላችኋለን።

ዳስጣል ምን ያደርጋል ጫማ ምን ያደርጋል ጌጥም አውልቂና ጣዩ ቤት ይቀመጥም ለዛሬ ይቅርብሽ እንዳትለብሺ ጥልፍም ወደ ሳንዱቁ ይግባ በደንብ ይቆለፍም ሐዘኑ በርትቶ ጆንያን ታጠቂ ንጪው ፊትሽንም ነጠላ ዘግዝቂ የድር ሰውም ይምጣ ካለበት ገስግሶ ዘመድ አዝማዲ ድረስ ያዘን ቱቢት ለብሶ ደረት እየደቃሽ ሐዘንሽን አውጪም ተዩ እንባሽ ይፍሰስ በደንብ ተናፈጪ ሙሻውራጅም ይፈለግ ካለበትም ይጠራ ጥሩምባ ደግኖ ለቀስተኛን ይምራ አይደለም ጎረቤት አይደለም ዘመድም ሀገር ነው የሞተው አብረን እናስገድ አብረን እናርግድም ሐዘኑ ተሰምቶ ለዓለም እንዲደርስም ባንዲራው ከፍ ይበል ይጣልልን ዳስም ባንዲራው ከፍ ይበል ይጣልልን ዳስም ሰይጣን ብልጽግናን ባንድነት ተነስተን አፈር እናልብስም የዘር ፖለቲካ እንዳይመለስ ሰላምና ልማት በኢትዮጵያ እንዲነክስ ደራሲ እና ገጣሚ ሰለሞን ሐልፎም ከ2026 የግጥም መድብል ላይ የተወሰደ መጽሐፉን ገዝታችሁ አንብቡ ብዙ ግጥሞችና ጽሑፎች አሉ አመሰግናለሁ

0: ይሰማኛል አይሰማም የኔ ድምጽ? እሺ
1: አድማጮቻችን እንግዲህ የዛሬው እንግዳችን ይዘንላችሁ ቀርበናል። እንግዳችን በቀጥታ ከኛ ጋር በስልክ ይገኛል። አንተ ነው ምል ብዙ ጊዜ ስለሰራን ምንም እንኳን ብዙ ስልጣኖች ቢኖርህም አገራችን ባለስልጣኖችን ማክበር የተለመደ ነው፣ ግን በግል ስለምንተዋወቅ አንተ በማለቴ አንተም ቅር አትሰኝም፣ አድማጮቻችንም ቅር እንደማይሰኙ ተስፋ አደርጋለሁ።
0: እንዴ ማምን ጥያቄ አለ አህመድ? አንቱ ብትለይ ነው ቅር የሚለኝ ምናልባት፣ ምክንያቱም አብረን ሰጠናል። አንቱ መባባል ደግሞ
1: አለነ። እንግዲህ አንተን ለማስተዋወቅ ያህል ባጭሩ አንዴ ቆየኝ። አንተን ለማስተዋወቅ ያህል ባጭሩ አለነ ተስፋ ሚካኤል ይባላል። በአማራው ንቅናቄ ያለው ተሳትፎ አንደኛ የህብረ አማራ ማህበር በኖርዌይ ሰብሳቢ፣ ሁለተኛ በአውሮፓ የአማራ አድቮኬሲ ግሩፕ ስራ አመራር አባል፣ ሶስተኛ የአማራ ዲያስፖራ ግሎባል ፎረም የስራ አስፈጻሚና የዳይሬክተሮች ቦርድ አባል መሆንን አውቃለሁ። እስቲ ስለ እነዚህ ስራዎችህ አጠር አድርገህ ንገረኝና ከዛ ወደ ወቅታዊ ጉዳዮች እንሄዳለን። ወንድም አለም።
0: እሺ፣ በጣም አመሰግናለሁ አህመድ። በቅድሚያ እንግዲህ እንደተለመደው የዚህ ፕሮግራም እንግዳ አድርገህ ስላቀረብከኝ ከፍ ያለ ምስጋና አቀርባለሁ፣ አብረው ለሚሰሩ ባልደረቦችህ እንዲሁም ለአድማጮች ደግሞ የአክብሮት ሰላምታዬን አቀርባለሁ። እንደገለጽከው እንግዲህ ስሜ አለነ ተስፋ ሚካኤል ነው የምባለው። የምኖረው ኖርዌይ ውስጥ ነው። ኖርዌይ እንግዲህ ከዚሁ ከአማራ ህልውና ጋር በተያያዘ ሊጠቀስ የሚችል አንድ ማህበር፣ ህብረ አማራ ማህበር በኖርዌይ የሚባል 2020 ጀምሮ የተቋቋመ አንድ ማህበር አለን። ማህበሩ ቤዚካሊ እዚህ ኖርዌይ ያለን አማራዎች የምንገናኝበት የምንተያይቀበት፣ እንዲሁም በጋራ ደግሞ ሀገራችን ላይ ላለው ወገናችን የምንችለውን እገዛ የምናደርግበት ማህበር ነው። እንግዲህ ማህበሩ ያው አህመድ ታጠዋለ ብዬ አልገምትም። እንደ ሌሎች እዚሁ በአቅራቢያ እንዳሉት እንደ ስዊድን፣ እንደ ሌሎች አውሮፓ ማህበራት በጣም ጠንካራ ባይባልም ያው የራሱን እንቅስቃሴ እያደረገ የሚችለውን እየሰራ ያለ ማህበር ነው። ወደ አድቮኬሲ ግሩፑ ደግሞ ስንሄድ አንድ እንግዲህ ቀደም ብሎ የዚህ በአውሮፓ የአማራ ማህበራት ፌዴሬሽን የሚባል አንድ ማህበር ፌዴሬሽን አለ። ያ ፌዴሬሽን የተለያዩ በአውሮፓ ውስጥ ያሉ የተለያዩ የአማራ ማህበራት አንድ ላይ ሆነው የፈጠሩት ፌዴሬሽን ነው። ፌዴሬሽኑ እንዳውም አሁን ከቅርብ ጊዜ ጀምሮ ህጋዊ እውቅናን አግኝቶ በህጋዊነት ተመዝግቦ በአዲስ መልክ ስራውን በጥሩ ሁኔታ ጀምሯል። ከዛ በፊት እንግዲህ እኔም አመራር ላይ ነበርኩኝ። የፌዴሬሽኑ አንድ ክፍል የአድቮኬሲና ዲፕሎማሲ የሚባል ክፍል ነበረው። ያ ክፍል እንግዲህ የአድቮኬሲን ስራ በጣም በሚገርም ሁኔታ ሲሰራ ቆይቷል። ምናልባት እንደው አንፎርቹኔትሊ ብዙ ሰው አላየውም አያውቀውም እንጂ ይሄ አድቮኬሲ ግሩፕ ላለፉት 3 ዓመታት ተከታታይ የሆነ በዚሁ በአማራ ህልውና ትግል እና በአማራ አጠቃላይ ሁኔታዎች ዙሪያ ጽሁፎችን እያተመ ደብዳቤዎችን እየጻፈ ለተለያዩ አካላት ሲያሰራጭ ቆይቷል። እያሰራጭም ነው። በጣም ጥሩ ስራ እየሰራ ነው። የግሎባል ፎረሙን ስንወስድ ግሎባል ፎረም እንግዲህ የተዋቀረው እንደዚሁ በዓለም አቀፍ ደረጃ ከተለያዩ ሀገራት የአማራ ማህበራት ተሰባስበው የመሰረቱት ፎረም ነው። ፎረሙ በተለያየ የመገናኛ ብዙሀን ወይም በዚህ በሶሻል ሚዲያም ሰምታችኋል ብዬ አምናለሁ። አንተም በቅርበት ታውቀዋለህ። የተለያዩ ስራዎችን አከናውኗል። ህሉና ለህሉና ትግሉ የሚችለውን እያደረገ ያለ አካል ነው። አንድ ወቅት ላይ እንደዚሁ በድርቅ ለተጎዱ ወገኖች ገንዘብ የማሰባሰብ ስራ አድርጎ ያንን ተፈጻሚ ያደረገ ነው። አሁንም እንደ ግሎባል ፎረም ያንጎላ ያለ የሚታይ ነገር እንኳ ባይኖርም በዛ ውስጥ ያሉ ሰዎች እንደ ፕሮፌሰር ተሾመ ለምሳሌ እንደምታቀው በተለያየ ጊዜ ተለያየ ሚዲያ ላይ የቀረቡ ሐሳባቸውን የሚሰጡ የቦርዱ ፕሬዝዳንት ናቸው። አምባሳደር ብርሃነ መስቀልም እንደዚሁ በተለያየ ሚዲያዎች እየቀረቡ የራሳቸውን ሐሳብ ይገልጻሉ። ስለዚህ እንከስካሴው አልቆመም፣ በዛም በዚህም ሁላችንም የምንችለውን እያደረግን ነው ለማለት ነው።
1: የግሎባል ፎረሙ የበላይ ጠባቂ ናቸው መሰለኝ ልዑልነታቸው።
0: ልዑል አስፋ ወሰን የቦርዱ የዳይሬክተርስ ቦርድ
1: የበላይ ጠባቂ ናቸው። ትክክል። ያ እንግዲህ ይሄን ካልከን በኋላ እስቲ ወደ ወቅታዊ የኢትዮጵያ ሁኔታ እንሂድ። የአማራው ሁኔታ የኢትዮጵያ ሁኔታ፣ አማራው ማለት ኢትዮጵያ ነው፣ ኢትዮጵያ ማለትም ያው አማራው ነው። እንዴት ታዋለህ አለነ አሁን ያለውን ሁኔታ እስከ ዛሬ የነበረውንና አሁን ያለውን አሁን የደረሰበትን እንዴት ነው የምታየው?
0: በጣም ምን በብዙ መልኩ እውነት ለመናገር እንደው to the point ሆኖ ወይንም እንደው ሻርፕ የሆነ ምላሽ ለመስጠት በጣም አስቸጋሪ የሆነ ወቅት ላይ ነን። of course አንዳንድ በትክክል የምናቃቸው ነታዎች ፋክቶች አሉ። በጣም ጥሩ ተስፋ የሚጣልባቸው ነገሮችም እያየን ነው። በሌላ መልኩ በጣም አደገኛ የሆነ ጅግ ከፍተኛ አጣብቂኝ ውስጥ እየገባን መሆኑ እየታየ ነው። ስለዚህ አሁን እንግዲህ ምናልባት እንደው ከቅርብ የሚጣልባቸው ነገሮችም እያየን ነው። በሌላ መልኩ በጣም አደገኛ የሆነ ጅግ ከፍተኛ አጣብቂኝ ውስጥ እየገባን መሆኑ እየታየ

0: በአገር ውስጥ ጉዳይ ይመለከታል ይመለከተናል የሚሉ አካላት በበጎም በክፉም መንገድ በጣም ብዙ ይያሉበት እየተናገሩበት ያለው ይሄ ህብረት ነው። ህብረቱ በእውነት ገና ሊመሰረት ሲዘጋጅ ጀምሮ በከፍተኛ ውዝግብ ያስተናገደ ነው። ምክንያቱም እዚህ ህብረት ላይ የተሰባሰቡ የተለያዩ አካላት እንኳን እንዲህ አንድ ላይ ተሰባስበው አብረው ይሰራሉ ብሎ ለማሰብ ተስፋ በአገሪቱ ጉዳይ ተስፋ የተቆረጠበት ሁኔታ የተደረሰበት ነበር። ነገር ግን እንደው ተአምር ነው ማለት ይቀላል፣ እመርታ ነው። እነኚህ በፍጹም አንድ ላይ ሊሰሩ አይችሉም የተባለላቸው ኃይላት አንድ ላይ ጥምረትን ፈጥረው ሰባት ኦፊሻል የተነገራለ ከዛ በኋላም የተጨማመሩ አሉ የሚል መረጃም አለ። ነገር ግን ሰባት ኃይላት ተጣምረው መጣመራቸውንም በአደባባይ ገልጸው ወደ ተግባር የገቡበት ነው። እንግዲህ እነኚህ እውነቱን ለመናገር እነኚህም ወደ አንድ እንዲመጡ ያደረገው ራሱ አገዛዙ ያመጣው ግፍና በደል ነው። ወደዛ ያመጣቸው ማለት ይቻላል። ማለቴ እሱ ግፍና በደል ስለፈጸመባቸው ብቻ የመጡ ሳይሆን የሀገሪቱ ሁኔታ ሪሊ አጣብቂኝ ውስጥ መግባቱን የአገዛዝም ወደ ጥፋት እየሄደ እንደሆነ በመረዳታቸው ያለው አንድና አንድ አማራጭም አንድ መሆን ነው በማለት ተጣምረው ወይንም በጋራ ሆነው ጥሩ ነገር እያየንበት ያለ ሁኔታ ነው። እንግዲህ ይህ ህብረት እውነቱን ለመናገር አንድ እርምጃ እነኚህ የተለያየ አመለካከት የነበራቸው ወደ አንድ እርምጃ የተጓዙበት ነገር ግን ይህን ህብረት ሲነቅፉ የነበሩ ሲያጎሳቁሉ የነበሩ አይሆንም ሲሉ የነበሩ ደግሞ ባሉበት ቆመው ሁኔታዎችን እየተመለከቱ ያለበት ሁኔታ ነው። ስለዚህ አሁን እንግዲህ ከረንትሊ በተለያየ ሚዲያ በተለያየ የዜና አውታር እንሰማለን። እውነት ለመናገር የዜና አውታርም ምን አይነት ችግር እንዳለው መቼም አህመድ በደንብ እናንተም ታውቁታላችሁ፣ ሚዲያ ላይ ያላችሁ በመሆናችሁ። ይሄ ሶሻል ሚዲያ እንደኛ ሀገር በእውነት አቢዩዝ የተደረገበት አለ ብዬ አላምንም ወይም አልገምትም። የምታየው ነው የት ጋ እውነተኛ መረጃ የት ጋ ትክክለኛ መረጃ ማግኘት ይቻላል የሚለው በራሱ ትልቅ ጥያቄ ነው። ዞሮ ዞሮ ግን በተለያየ መካኒዝም በተለያየ መንገድ በራሳችንም የህሊና ሚዛን እየመዘንን የምንሰማቸው የምናያቸው እውነታዎች አሉ። በተለይም ፋኖ በዚህ ባለፉት አንድ ሳምንት ሁለት ሳምንት ጊዜ ውስጥ የሚገርም ድል እያሳየና እያስመዘገበ ነው ያለው። በጣም በርካታ ከተሞችን ነጻ አውጥቷል። በርካታ የሆኑ የአገዛዙን ሰራዊት ማርኳል። የጦር አመራር ነን የሚሉ ኮሎኔሎች ምን ሳይቀር የተደመሰሱ በርካቶች ናቸው፣ የተማረኩ በርካቶች ናቸው። የጦር መሳሪያ መቼም ለቁጥር የሚያታክት ምናልባት ፋኖ ያኔ ጦሩን አንስቶ ትግል ሲጀምር አንዱ እንደ ኮምፕሌን ያነሱት የነበረው ነገር እንደ በብሬን እና በዲሽቃ እኮ አልቻልናቸው ምንም አላስጠጋናል እኮ ነበር የሚሉት በዛው። አሁን ብሬን እና ዲሽቃ ለፋኖ ምን ማለት እንደሆነ ሁላችንም የምናየው ነው። ከዛ አልፈው ደግሞ እንዳውም በአጠቃላይ ሮመሮች ምልክቶች የሚያሳዩት በእርግጥ ኦፊሻል የሆነ የተሰጠ ከዚህ አካል ነው የሚል መግለጫ የለም። ነገር ግን የአየር ላይም እንደዚሁ ጥቃት እየተፈጸመ ያለበት ሁኔታ ላይ ነው ያለ ነው። እንግዲህ የጦርነቱ መሬት ላይ ያለው ነገር እንግዲህ ይህን ይመስላል እያልን ደግሞ ወደዚህ ሌሎች አካላት የሚለውን እያሰፋን ማየት እንችላለን። እና ይህን ነው የሚመስለው አሁን ባለው ሁኔታ
1: አለነ። ብዙ ጊዜ እኛም እንሰማለን፣ ሁሉም ሰው ይሰማል። ይሄንን ትብብሩን በተመለከተ ገና ከመጀመሪያው ተቃዋሚዎቹ ገና ሀ ሲባል ጽምዶ ብለው ነው ስም ያወጡለት። ጽምዶና ትብብሩ ግንኙነታቸው ክሊር የሆነ አይመስለኝም። ሁሉም ጽምዶ ወይም ተቃዋሚው በተለይ ጽምዶ ይላል። እኔ እስከማውቀው ድረስ ልሳሳት እችላለሁ። ጽምዶ የኤርትራና የትግራይ ጎረቤታም ህዝቦች ግንኙነት መሰለኝ እንጂ የነዚህ የድርጅቶቹ የሰባቱ ድርጅቶች ትብብር አይደለም። ግን ምንድነው አንድ መጥፎ ባህል ያለው በሰዎች መካከል አንድን የሚጠሉትን ሰው ጥቀርሻ አድርጎ ለመጥራት የተለመደ ስለሆነ ጥምዶ ብለው ራሱ ቃሉ ኔጌቲቭ ኮኖቴሽን ያለው ይመስላል። እና ለማስጠላት የተሞከረ ነው እንጂ ከሪያ

0: ሪያሊቲ ጋር የተገናኘ አይደለም የሚሉ አሉ። ሁለተኛ ደግሞ ኮሜንት እንድታረጋግበት ነው። ሁለተኛ ደግሞ ይሄንን ትብብሩን የሚቃወሙ ሰዎች አንድም ቦታ at least to my knowledge አንድም ቦታ አላየሁም ምንድነው አማራጭ አለው ይሄንን ጫፍጫፊ መንግስት ከስልጣን ለማውረድና ህዝቡን በነጻነት እንዲተነፍስና የራሱን መሪዎች እንዲመርጥ ለማድረግ ምንድነው አማራጩ የሚለውን አንድም ቦታ ነው አላውቅም አላየሁም አይሰጡም ዝም ብሎ ሀገር አፍራሽ ነው ነው የሚሉት እኔ ደግሞ እንደሚገባኝ ከሆነ እነዚህ ሰባት ድርጅቶች ገና ከመጀመሪያው ባንድ ላይ በማይሰሩበት ጊዜ ጣላቶች ነበሩ ሁሉም የየራሱን ነበር ይዞ የሚሄደው አትሊስት አሁን ላንድ አላማ ተሰልፈው ሲሰሩ መተዋወቅ መቀራረብ የሚፈልጉትን መነጋገር መወያየት እድል ይሰጣል ያ 100 በመቶ አፍራሽ የነበረውን አትሊስት 50 በመቶ ይቀንሳል መቀራረባቸው ጥሩ ነው ምናልባትም የሚስማሙበት ነገሮች ሊኖሩ ይችላሉ የሚል እምነት ያለኝ አለኝ እኔ እና ምንድነው አይተህ ታውቃለህ ይሄንን ትብብሩን የሚቃወሙ ኃይሎች የሚያቀርቡት ምን አማራጭ ሰምተው ወይም አይተህ ታውቃለህ የጽምዶና ትብብሩ ምንድነው ግንኙነት እስቲ እነዚህን በተቻለ መጠን ብታስረዳን
1: በጣም ጥሩ ጥያቄ ነው አህመድ ያነሳው ይሄ ስምዶና ህብረት እንግዲህ አውቆ የተኛም ቢከሰክሱት አይሰማም አይነት ነው። ይሄ በግልጽ ስምዶ ምን እንደሆነ እነኚህ ኃይላት ህብረት ደግሞ ምን እንደሆነ በአደባባይ በግልጽ በብዙ ቦታዎች ማብራሪያና መግለጫ ተሰጥቶበታል። ይሄን እያወቁ ይህንን አጋጣሚ ተጠቅመው እንግዲህ እዚህ አገዛዙና የሱ ጋሻጃግሪዎች የሱን ፍርፋሪ እየበሉ የሚጮሁና የሱን ጩኸት የሚያስተጋቡ ሚዲያዎች መቼም እንዴት ዲስክራይብ ሊደረጉ እንደሚችሉም በእውነት እኔ በጣም ይከብዳል። ለጥቅም ምናልባት ማንም ሰው የሚጠቅም ነገር ላይጠላ ይችላል፣ ለጥቅም በተወሰነ ደረጃ ልታድር ትችላል። To this extent, again, የወደቀ ኃላፊነት የጎደለው ለጥቅም ማደር በጣም በጣም አሳዛኝም አስተዛዛቢም ነው። ይሄ ቀን ያልፍና የምናይበት የምንሰማበት ሁሉም እንደየስራው ዋጋውን የሚያገኝበት ጊዜ እንደሚመጣ ምንም ጥርጣሬ የለኝም። እና ወደዚህ ወደ ጽምዶና ህብረቱ ስንሄድ ጽምዶን በሚመለከት ሁለት ጊዜ ወይም ሶስት ጊዜ አስታውሳለሁ አፍሪካ ውስጥ ወደ ኬንያ፣ ዩጋንዳ እየተገናኙ ጽምዶን በሚመለከት ውይይት ያደረጉ አካላት ጽምዶ ምን እንደሆነ፣ ጽምዶ የተመሰረተው ከህዝብ ለህዝብ ግንኙነት አንጻር ህዝብን ከህዝብ ለማገናኘት እንደሆነ ክሊርሊ ያደረጉትን ውይይት ሳይቀር በሚዲያ አቅርበዋል። በሌላ በኩል ደግሞ ይሄኛው ትብብሩን የፈጠሩት ኃይላት እና አንድ ሁለቱ በ ካለምልልስ ላይ ቀርበው ይህን ጽምዶ የሚባል ነገር እኛ አናውቅም እስከ ማለት ደርሰዋል። ምን ጽምዶ ምን እንደሆነ እኮ ኦፍኮርስ አተውትም አይደለም፣ ግን ሌላ ምን ይበሉ እንደዛ ካላሉ የማይረዱ እነኚህ ፍርፋሪ ለቃሚዎች ካሉ በዛ መልክ መግለጽ ይሻላል በሚል ይመስለኛል እንደዛ የሚያሉት። እና ህብረቱ የነኚህ የአገዛዙ ብሶት የወለዳቸው በአገዛዙ ጭቆናና በደል የተንገበገበ ህብረተሰብ ውስጥ የወጡ ኃይሎች በተናጠል የሚሄዱበት አካሄድ ውጤታማ እንደማያደርጋቸው ተረድተው ጠላታቸውም አንድና አንድ የመጀመሪያ ጠላታቸው ማለት ነው እንደሆነ ተረድተው ያንን በጋራ ጠላታቸውን ለመምታት የፈጠሩት ህብረት ነው የነኚህ አሁን በኦፊሻል የተገለጹ ሰባቱና ሌሎችም ተጨማሪዎች አሉ። እነሱ የፈጠሩት ህብረት ነው ህብረቱ። ጽምዶ ግን መሬት ላይ ያሉት ያው በግልጽ ተነግሯል፣ በትግራይና በኤርትራ መካከል ያሉ ህዝቦች የፈጠሩት ጽምዶም ማለት ተነግሯል። ከእርሻ በላይ ማጣመድ እንደሆነ ሁሉ ዴፊኒሽኑን ሲናገሩ እንደነበር አስታውሳለሁ። ስለዚህ ግልጽ ነው ይሄ ምንም የሚያሻማም የሚያወናብድም ግርታንም የሚፈጥር አይደለም። ግን ይሄው መቼም አባዚያቸው የማይለቃቸው እነኚህ ፍርፋሪ ለቃሚዎች ሆን ብለው ሁለቱን የመቀላቀል እንዳልተረዱ ሆነው አደባልቆ ህዝብንም የማደናገር ስራ ሲሰሩ ቆይተዋል። አሁንም እየሰሩ ነው እና ይሄ ሊገርመን አይገባም። ማን ነው ያደረገው የሚለውን ካየን እንደዚህ አይነቱን ነገር የሚያራግቡት እነማን እንደሆኑ ግልጽ ስለሆነ ብዬ ነው። ወደ ህብረቱ ተቃዋሚዎች የህብረቱን መፈጠር ተከትሎ የተቃወሙትን በሚመለከት ላነሳህልኝ ጥያቄ እውነት ለመናገር በሱ ዙሪያ አንዳንድ የሚያሳዝኑም ነገሮች አሉ። ቤዚካሊ ይህንንም ህብረት የተቃወሙት እነማን ናቸው፣ እየተቃወሙ ያሉስ እነማን ናቸው የሚለውን በጥንቃቄ ለመመርመር ከሞከርን በመጀመሪያ ደረጃ ዋናዎቹ ራሱ የዚህ አገዛዝ የዚህ ዘረኛና ግፈኛ አገዛዝ አካላት የሆኑ በአንድም በሌላም አካላት የሆኑ ግለሰቦችም ሊሆን ይችላል፣ ቡድንም ሊሆን ይችላል፣ ተቋምም ሊሆን ይችላል። እነሱ ናቸው ቤዚካሊ ይህን ህብረት አንዳንድ ቀዳዳ የሚመስሉ ነገሮችን እየተጠቀሙ ህብረቱ ጠቃሚ እንዳልሆነ በተለይም በጣም በሚያም ሁኔታና በሚያሳዝን ሁኔታ የህወሓትን ለዚህ ሁሉ አማራ እዚህ ላይ እንዲደርስ ያደረገች ህወሓት ሆና እያለ ከእሷ ጋር እንዴት እንዲህ ይታሰባል? መቼም የማይባል ነገር የለም። ያንን ቀዳዳ እየፈለጉ የማስፋት ስራ እየሰሩ ያሉት ቤዚካሊ የብልጽግና አገዛዝ ጋሻ ጃግሬዎችና አራጋቢዎች ናቸው። አንድ ሁለተኛ፣ ከዛ በመለስ ደግሞ የዚህ የህልውና ትግሉ አካል ሆነው ወይንም መስለው ብል ይመረጣል ብዬ ገምታለሁ። ምክንያቱም እያደረጉ ያለው ነገር ያለመረዳት ሳይሆን ወደ ጥፋት ሊያመራ የሚችል ነገር፣ ወደማይጠቅም ነገር የሚያስገባ ስራን እየሰሩ ያሉ የትግሉ ደጋፊ ነን የሚሉ ኢቨን የአማራ ማህበራት ውስጥ ያሉ ግለሰቦችና አንዳንድ አባላት አሉ። እነኚህ በተለያዩ ምክንያቶች ይህንን ህብረት ሲያጣጥሩና ህብረቱ ትክክል አይደለም የሚል መከራከሪያ ሲያነሱ እንሰማለን። ቤዚካሊ ቅድም እንዳልኩ አንዱ የሚያነሱት ነገር እንዴት ከኦላ ጋር እንዴት ከህወሓት ጋር አማራ በምን ስትራቴጂክ አላማውና ግቡ ተገናኝተው ነው እንደዚህ አይነት ህብረት የሚፈጥሩት? እንዴት ሆኖ ነው የሚታሰበው? በሚል መከራከሪያ ነጥብ ይህን ሀሳብ ሊያጣጥሉ የሚሞክሩ አሉ። ልዩነት የለም ማለት አይደለም። በህወሓትና በአማራ፣ በአማራና በኦላ፣ በህወሓትና በኦላ ልዩነቶች የሉም፣ የተቃረኑ ሀሳቦች የሉም ማለት አይደለም። ቤዚካሊ እነኚህ ኃይላት ወደ አንድ እንዲመጡ ያደረጋቸው አንድ ነገር አለ። ሁሉም ህልውናቸው ጥያቄ ላይ ነው ያለው። ህልውና ጥያቄ ላይ ሆኖ ስለ ሌላ ነገር ልታስብ ልታደርገውም የምችል ነገር የለም። ይህን እንዴት እንደሚታይ እንዴት እንደሚረዱት በጣም በጣም የሚያሳዝን ነው። እውነት ለመናገር ይህን መረዳት አስቸጋሪ ሆኖ አይመስለኝም። ነገር ግን እንዳልኩ እነኚህ ደጋፊ መስለው ይህን ተቃውሞ የሚያቀርቡት አንድም ትንሽ ጎጠኝነት በጣም ያጠቃቸው፣ ሁለተኛ ከዚህ ከፋኖ የህልውና ትግል ጋር ተያይዞ አንዱን ወገን የሚደግፉ አንዱን ወገን የሚያጣጥሉ በዚህ የተለከፉ ሰዎች ያሉበት ነው። ስለዚህ ዞሮ ዞሮ ያ ባህሪያቸው ያ አቋማቸው የፈጠረው በመሆኑ እኔ እውነቱን ለመናገር ብዙም አልገረም። የማዝነውና በጣም የሚያሳስበኝ ነገር ግን ምንድን ነው? ደጋፊ መስለው ሌላውን ህዝብ ማደናገራቸው፣ ሌላውን ደጋፊ ማደናገራቸው ነው በጣም አደገኛና አሳሳቢ የሚሆነው። አንድያውን ለይቶላቸው ወይ ከዛኛው ወገን ሆነው ለዛኛው ወገን ቆመው ቢፋለሙ ሰየው ነበር። ግን ደጋፊ መስለው ይህን ትግል የሚያጣጥሉ በጣም በርካቶች ናቸው። የሚያሳዝንህ ተራራ የሚያክል ድልና ተራራ የሚያክል እምርታ ታይቶ በትንንሽ ጉብታዎች ላይ እኮ ነው ጭቅጭቅ የሚፈጥሩትን። በጣም የሚያሳዝነው ነገር ምን አለ ያለውን ጥሩ ነገር የተገኘውን መልካም ነገር አወድሰው ኦኬ፣ እንዲህ አይነት ነገሮች በጥንቃቄ ብናያቸው እኒህም ብናስተካክላቸው እያሉስ መወያየት ማንን ገደለ? እኔ በጣም በጣም ነው ማዝነው እና ይሄ ተቃውሞ የሚነሳው እንዳልኩ ከእንደዚህ አይነት አካላት ነው። ሌላው እንግዲህ በግልጽ የሚታወቅ ነገር አለ። የዚህ ጦርነት አትራፊዎች አሉ። የኔ ጌታ በጣም ከዚህ ጦርነት ተጠቃሚዎች በጣም ብዙ ናቸው፣ በቀጥታም በተዘዋዋሪ። ይሄ ጦርነት መኖሩ እድሜያቸውን የሚያራዝምላቸው፣ ይሄ ጦርነት መኖሩ የሚፈልጉትን ነገር ሆዳቸውን የሚሞላላቸው የሚያግበሰብሱበት መካኒዝም ይሄ ብቻ ሆኖላቸው፣ ስለዚህ ይሄ እንዲቆይ የሚፈልጉም አሉ። እነኚህ በሙሉ ያላቸው አንድና አንድ አማራጭ ይሄንን ህብረት ማጣጣልና ማጎሳቆል። እውነት ለመናገር በተለይም መሬት ያሉትን እንተዋቸው ለጊዜው፣ በተለይም ዲያስፖራ ውስጥ ተቀምጦ በሞቀ ቤቱ ሆኖ ቢራውን እየጨለጠ ጣቱን የሚቀስር ሰው በጣም ያሳዝነኛልም ያበሳጨኛልም። እውነት ለመናገር እነኚህ ሰዎች ህይወት እኮ ነው መስዋዕትነት እየከፈሉ ያሉት፣ ደማቸውን ነው እያፈሰሱ ያሉት እኮ። ያ ባለበት ሁኔታ እዚህ ተቀምጠን አቃቂር ብናወጣ እነሱም ብንወቅስ የሚጠቅም ነገር የለም። ራዘር መልካሙን ነገር ደግፎ የሚጎላቸውን ነገር ኮንስትራክቲቭ ሆኖ እየሞሉ እየመከሩ መሄድ ምናልባት ይህን የሰቆቃ እድሜ ያሳጥራል ብዬ ገምታለሁ። እና ተባባሪ መሆን ሲገባን እንደዚህ እየተደረገ ነው ያለው። እና እነኚህ አካላት ናቸው እውነቱን ለመናገር ተቃውሞ የሚያሰሙት እንጂ የእውነተኛ ደጋፊዎች ደግሞ በበኩላቸው የሚችሉትን እያደረጉ እየሞከሩ ይገኛሉ። አህመድ መልሸል ከሆነ ጥያቄ
0: አለነ። ሁለት ነጥቦችን አነሳ። አሁን ተቃዋሚዎቹ ይሄን ንብረቱን ትብብሩን የሚቃወሙት ስትል ሁለት አነሳ። እኔ ሶስተኛ ልጨምርልህ። በእኔ አመለካከት ያንተ ሁለቱ እንዳሉ ሆኑ፣ ሶስተኛው ደግሞ ለእኔ ይሄ መንግስት በተባበረ ኃይል እንዳይወድቅባቸው የሚሞክሩ አሉ፣ የሚጋጋጡ። እንደውም ምን ታዘብኩ ሰሞኑን፣ እንዳጋጣሚ ሆኖ እዚህ ለስራ ጓደኞችም ስነግራቸው ነበር፣ እንደ ወረት ሆኖብኝ ቲክቶክን መከታተል ጀምሬያለሁ ሰሞኑን፣ በደንብ እከታተላለሁ። እና እዛ ላይ አንዳንድ ሰዎች የሚሰጡትን አስተያየት ሳዳምጥ ትብብሩ እንዴት አማራውን እንዳዋረደው፣ እኛ ኦሮሞት ብቻችንን ታግለን ነው አብይ ማን ነው ስልጣኑን ከወያኔ ወሰድ ነው፣ አማራውም እንደዛ ማድረግ ነበረበት። አዋረደው ይህን የተከበረ የአማራ ህዝብ ከሌሎች ጋር ሆኖ ራሱን ደካማ አድርገው አቀረቡት የሚሉ አሉ። እነማን ናቸው? የኦሮሞ አክራሪዎች አያቸዋለሁ በደንብ። እንግዲህ ምንድን ነው አማራው ብቻውን እንደ ቡሄ ዳቦ ከላይና ከታች እንዲጠበጥብላቸው ነው የሚፈልጉት በሰዓት ከሌላው ጋር ተባብሮ መሞቱን መሳደዱን መጨፍጨፉን እንዲቀንስለት አይፈልጉም። እንዲሁ እንደተጠበጠበ ብቻውን እንዲኖርላቸው ነው የሚፈልጉት። እንደዚህ አይነት ኃይሎችም አሉ። ሶስተኛ ማለት ነው አብይን እድሜ ልኩን እንዲገዛ የሚፈልጉ ምክንያት እየፈጠሩ ይህንን ህብረት የሚቃወሙ አሉ። በእኔ እምነት
1: በጣም ጥሩ። እሷ ላይ ካፒታላይዝ ላድርግልህ። ምንድን ነው በነገራችን ላይ እኔ አማራን ያው በአማራ ትግል ዙሪያ ሞር ቅርበቱም እየሰራሁን በመሆኑ አማራን አነሳሁ እንጂ ሁሉም ጋር ኦሮሞም ጋር ትግራይም ጋር የተከፈለ ግሩፕ እንዳለ ግልጽ ነው። አሁን እኮ ለይቷል እኮ። ዞሮ ዞሮ ደጋፊዎቹ ዞሮ ዞሮ ይሄ መንግስት እንዳይወድቅ የሚጋጋጡት በቀጥታም ይሁን በተዘዋዋሪ ተጠቃሚዎቹ
0: ትክክል።
1: ከአማራ ለምሳሌ እንግዲህ የቅርበት ስለሆነ ኢትዮጵያ ውስጥ እኮ ገብቶ ለመውጣት እንዳይቸገር ብቻ እጁን አጣጥፎ ይህን እልቂት ዝም ብሎ እኮ የሚመለከት በጣም ብዙ እኮ ነው አህመድ። ከዛ አልፎ ትንሽዬ ወይ ቤት ሊኖር ይችላል ወይንም የሆነች የንግድ ስራ ልትኖር ትችላለች። እነዛንማ ተዋቸው፣ እንዲነሳም እንዲነገርም አይፈልጉም። እንዴ ይሄ ጦርነት እኮ ይሄ አሁን ያለንበት ሁኔታ ሀብት፣ ስልጣን፣ እውቅና ገለመሌ እኮ ነገ ከነገ ወዲያ ምንም የማያግዝበት ሁኔታ ላይ እኮ እየደረስን ነው። እንዴ አሁን ያለው በጣም ፍራጃይል የሆነ ሁኔታ ከቁጥጥር ውጭ የወጣ ጊዜ ይሄን የሚያወሩትን ነገር የሚያወሩትን የሚሳሱለትን ነገር በፍጹም ሊያዩት እንደማይችሉ የተገነዘቡም አልመሰለኝም። ስለዚህ አንድ ግልጽና ግልጽ የሆነ ነገር አለ። ይሄ አገዛዝ ስልጣን ላይ እስካለ ድረስ ምንም አይነት በሰላም በለው የምን በለው ነው በኔ ምነት ነው ከሱ ጋር ተደራድሮ መስመር ማስያዝ የሚቻልበት ሁኔታ አለ ብዬ አላምን። The only solution is ከስልጣን እንዲወገድ ማድረግ ነው። ያ በጦርነት ነው በሰላም ነው ዛት something else ክፍት ነው ለውይይት። ግን ይሄ አገዛዝ በስልጣን ላይ እስካለ ድረስ ህልም ነው። የምንፈልገው ነገር ሆኖ አገሪቱ ሰላም ሆና ነገሮች ይሄዳሉ ማለት። ስለዚህ አይግረምህ እነኚህ መንግስት እንዳወድቅ የሚጋጋጡት አይግረምህ። ዞሮ ዞሮ በቀጥታም በለው በተዘዋዋሪ ጥቅመኞች ናቸው። ሌላ ምንም የሚገለጽበት መንገድ የለውም። ይህን ነው የምልህ አህመድ።
0: የስራ ጓደኛ ያን ጥያቄ አለኝና ልግባ ይላል አዳምጠው።
2: ሰላም አለነ። በመጀመሪያ እጅግ በጣም በተለይ ደግሞ ለኢትዮጵያ ድምጽ ሬዲዮ ሁልጊዜ ለምታደርገው ድጋፍ በጣም ነው ማመሰግነው። በሬዲዮናችን ባለ ተሳትፎም በጣም ነው ምናመሰግነው። የኔ ጥያቄ አለነ ሚዲያን ይመለከታል። እንግዲህ አንተ እንዳለህበት እንደ ግሎባል አማራ አሊያንስም ሆነ እንደ አጠቃላይ የአማራ በተለይ ደግሞ የፋኖ ትግል ብዙ ተግዳሮቶች አሉበት። ከነዚህ ተግዳሮቶች በዋነኛነት የሚጠቀሰው የሚዲያ ነገር ነው። የራሱ የሆነ ልሳን ያስፈልጋል። በተለያዩ የተበጣጠሰ የሚዲያ አገልግሎቶች ውስጥ እየገባ የሚያሻማ የሚያከራክር ያልሆነ መልእክት እየተላለፈ ነው እና ከዚህ በፊትም የነበረ እንቅስቃሴ እንዳለ አውቃለሁ። እናንተ ጋር ሚዲያውን ምን ታስቧል ወደ ጋራ ለማምጣት የትግሉ ልሳን የሆነ ሚዲያ ይዞ በወጥነት የተበጣጠሰ ነገር እንዳይኖር። ለምሳሌ ባለፈው እንኳን ነዘመነ መግለጫ በሚሰጡበት ጊዜ የትግራይ ሚዲያ ላይ ነው ሄዶ መግለጫ እስከ መስጠት የደረሰው። አንድ የራሱ የሆነ ወጥ ሚዲያ ለማቋቋም ምን የታሰበ ነገር አለ? ከዚህ ጋር የተያዘ ነገር ምን እይታ አለ ነው የኔ ጥያቄ። አመሰግናለሁ።
1: በጣም መሰረታዊ ነገር ነው ያነሳው። ቢኒያም ነህ ወይንስ?
2: ቢኒያም ነኝ።
1: ኦኬ ቢኒያም፣ እሺ። ጥሩ ነገር ነው ያነሳው። እንግዲህ ያው ቀደም ብሎ መረጃ ሊኖርህ ይችላል። የግሎባል ፎረሙ አራት ሜይን እንትኖች ነበሩት፣ የሰራባቸው ዘርፎች ነበሩ። በሪሶርስ ሞቢላይዜሽን፣ እንደገና የዚህ የፍኖተ ካርታ፣ የሚዲያ እና የዲፕሎማሲ እና አድቮኬሲ እነኝ በአራቱ ነው። በጣም መጀመሪያም ሲመሰረት ጀምሮ ትልቅ እንቅስቃሴ ያደረገው በሚዲያ ዙሪያ ልምጣልህ። ወደ አነሳው ጥያቄ በሚዲያ በወቅቱ ከአስር በላይ የሚዲያ አካላትን አሰባስቦ አንድ የሚዲያ ካውንስል ተዋቅሮ ነበር። እንግዲህ ጅምር ላይ ነበር። ኦፍኮርስ ተዋቀረ ማለት መስመር ይዞ ስራ ላይ ዋለ ማለት አይደለም። ነገር ግን የሚዲያ ካውንስል እንዲዋቀርና አሁን ያልከውን ነገር ሴንትራላይዝድ እንኳ ባንለው በተቻለ መጠን መረጃዎች በጥሩ ሁኔታ በትክክል አጋዥና ውጤታማ ሊሆኑ በሚችሉ መልኩ ሊሰራ ይችል ዘንድ የሚዲያ ካውንስል ተዋቅሮ ወይም ለማዋቀር ሙከራ ተደርጎ ነበር። እንግዲህ ያው ይሄ የዚህ የመከፋፈል ችግራችን ነገሮችን በተለያየ ምክንያት እንግዲህ ምክንያቶቹ በጥቅም ሊሆን ይችላል፣ በአመለካከት ሊሆን ይችላል፣ ዋቴቨር በዛ ምክንያት ልዩነት በሌላው ማህበረሰብ ብቻ አይደለም፣ በሚዲያም አለ። ሚዲያዎችም ላይ የሚታዩ አንዳንድ ልዩነቶች አሉ። አሁን በጣም ጥሩ ነገር ይታያል። ሁሉም እውነት ለመናገር በየሚናቸው በየራሳቸው የሚዲያ ስራን ይስሩ እንጂ የሚያራምዱት የሚያቀርቡት ሀሳብ እውነት ለመናገር አሁን በተለይም በአማራ ህልውና ትግል ጋር በተያያዘ ያሉ ሚዲያዎች ተመሳሳይና አንድ ወጥነት ያለው ሀሳብ ነው እያንሸራሸሩም እያራመዱትም ያሉ እሰየው የሚያሳይ ነው። እና ያኔ ግሎባል ፎረሙ ይህን የሚዲያ ካውንስል ከመሰረተ በኋላ የተወሰነ ጊዜ ነው የተጓዝ ነው፣ ብዙም መራመድ አልተቻለም። ነገር ግን ከግሎባል ፎረሙ አብሮ ባይሰራም ራሳቸውን ችለው ግን የተወሰኑት የሚዲያ ካውንስል ብለው ተቋቁመው ስራ እንደጀመሩ አስታውሳለሁ። ነገር ግን እነሱም ቢሆን ስቲል የሚዲያ ካውንስሉ ያለ ይመስለኛል። እንደውም በጋራ ሆነው የቴሌቪዥን ጣቢያ ምን ለመክፈት እንቅስቃሴ ላይ እንደነበሩ አንዳንድ መረጃዎች አሉኝ። ግን የተፈለገውን ያህል ይሄደ አይመስለኝም። ስለዚህ ሚዲያ ካውንስሉ ያለ ቢሆንም ራሳቸውን ችለው በሚያደርጉት እንቅስቃሴ የሚፈለገውን ያህል ሄዷል ብሎ ማመን ትንሽ ይከብዳል። ስለዚህ በዛም ላይ የሚቀራል። ዞሮ ዞሮ ግን አሁንም ቢሆን በተለያዩ ውይይቶች እንግዲህ አሁን በተለይም ከቅርብ ጊዜ ወዲህ ባለው የፋኖም የዚህ ህብረት ለህልውናው ያለው እንቅስቃሴ ጋር ተያይዞ የሚዲያ ጥያቄ በጣም እየጎላና አስፈላጊነቱ እየታየ ነው የመጣው። ከኖት ኦንሊ እዚህ ካለነውም ሳይሆን መሬት ላይ ያሉትም ኃይሎች የዛን ጠቀሜታ የተረዱት ይመስላል። በዛ ዙሪያም አንድ ነገር ቢሆን መልካም ነው የሚለው ነገር ከሁሉም ጋር እየተብላላ ነው። ስለዚህ ግሎባል ፎረሙ ይህንን ጉዳይ እውነት ለመናገር እንዲያውም ከአንድ ሶስት አራት ቀን በፊት ነው በአጋጣሚ ከተወሰኑ አካላት ጋር ይህን ጉዳይ አንስተን ተነጋግረናል። እና የሚዲያውን ውጤታማ ስራ የሚሰራበትን የሚዲያ በጥሩ ሁኔታ መዋቀርና ውጤታማ ስራ እንዲሰራ ማድረግ ለዚህ ትግል መስኬት ትልቅ ትልቅ ግብአት መሆኑ ስለታመነበት በዛ ዙሪያ ስራን ለመስራት እንቅስቃሴ ላይ ነን። ምናልባት እንግዲህ ተሳክቶ ሁኔታዎች በጥሩ ሁኔታ ከሄዱ በቅርብ ቀን ምን እየተካሄደ እንደሆነ የምትሰሙበት ሁኔታ ይኖራል ብዬ ተስፋ አደርጋለሁ። እና ቢኒያም ልል ፈልጌ ነው በዚህም ዙሪያ በሚዲያ ዙሪያ ለዚህ ትግል መሳካት ውጤታማ መሆን የሚያሳልጥና ጥቅም ላይ ሊውል የሚችል ነገር የመስራት ወይም እገዛ የማድረግ ሀሳብ አለ። እንግዲህ ወደ ተግባር ስንገባ ምናልባት ሌላ ጊዜ ደግሞ እንደዚህ በምቀርብ ጊዜ የደረሰበትን ደረጃ ማብራራት እችላለሁ ማለት ነው። መልሼል ከሆነ ጥያቄ
0: አለነ እያመሰገንን ወደሚቀጥለው ጥያቄ ልግባ። ወቅታዊው የአብይ አህመድ ያለበትን ሁኔታ በተመለከተ እንግዲህ አንተም ሳትሰማው አትቀርም የመተባበር የትብብር ነው ያለው የመደመር መንግስት አቋቁም ያለው ብሏል። ግን ያንን መንግስት ያቋቋመው በሁለት የፓርላማ ስብሰባ ነው ዩዥዋሊ የሚደረገው። የመጀመሪያው ሄዶ ራሱ ሲሾም ሚኒስትሮቹን ወዲያው ነው የሚያስተዋውቀው። ግን ኦኬ በማግስቱ አደረገው። ግን ሲያደርገው በጣም ዓለምን ያስደነቀ አትሊስት እኔ እጅግ በጣም ያስደነቀኝ ሰልያችኋለሁ ልጆቻችሁን ወላጆቻችሁን ሚስቶቻችሁን በጠቅላላ የምትገናኛቸውን ሰዎች ብሎ ሰላይነቱን የራሱን ሚኒስትሮች ይሰልል እንደነበረ በአደባባይ ያውም በሀገሪቱ ከፍተኛ ስልጣን ባለው ፓርላማ ውስጥ በአደባባይ የተናገረ መሪ አይቼም ሰምቼም አላውቅም። እንዲህ ብሎ ተናገረ። አንዳንድ ሰዎች ይሄን ያደረገው እውነት እነዛን ሰዎች ባለጌዎች ናችሁ መክፈል አለባችሁ መቀጣት አለባችሁ ለማለት ሳይሆን የተመረጡትን ለማስፈራራት ያደረገው ነው። የተመረጡትን ሚኒስትሮች ብቻ ሳይሆን ወታደሮቹን በሙሉ ጄኔራሎቹን ኮሎኔሎቹን ኦፊሰሮቹን በሙሉ የራሳቸውን ጥላ እስኪፈሩ ድረስ እስኪጠራጠሩ ድረስ ወደሱ ኔጌቲቭ የሆነ ስራ እንዳይሰሩ እንዳያሾርቡ ወዘተ ለማድረግ ቴረር ሲለቅባቸው ነው የሚሉ አሉ። እንዴት ታየዋለህ እንዲህ አይነቱን ፔኪውሊያር የሆነ ማን ነው የተለየ አሿሿም እንዴት ታየዋለህ? አለና
1: እኔ አብይ አህመድን እኮ አይ ዶንት ኖ እንዴት ዲስክራይብ እንደሚደረግ በጣም በጣም በጣም እጅግ እጅግ አስቸጋሪ የሆነ ፍጡር እኮ ነው። ምልህ ሞራል የሚባል ህሊና የሚባል ጠቅላላ ያልፈጠረበት ከዚህ ከጭካኔው ከአምባገነንነቱ ከጨፍጫፊነቱ አልፎ ምንም ያልፈጠረበት እኮ የሚናገረውንም እውነት ለመናገር አያውቅም። ምን የሚሉት ጋር አልስማማም። የሚናገረውንማ ያውቃል። ነገር ግን ምንም ኃላፊነት የጎደለውና ፐርፐስፉል በሆነ መልኩ አስቀያሚ ለሆነ ነገር የሚያውል እኮ ግለሰብ እኮ ነው። አሁን የምታስታውስ ከሆነ እኮ በዚህ ያኔ አሸወይና በነበረበት ጊዜ ኤርትራ ከኢትዮጵያ ጋር ያኔ በነበረው ጊዜ ስለ ኢሳያስ ስለ ኤርትራ የተናገረው ነገር
0: አለነ በሀገራችን ባህል ያልተለመደ ወንድ ልጅ ለወንድ ልጅ አሁን በመሪ ደረጃ በቴሌቪዥን በአደባባይ ዓለም እያየው ቀለበት ያደረገ እኮ ሰው ነው። አስገድዶ ጣቱን ይዞ እኮ አስገድዶ ነው ቀለበት ያደረገለት።
1: እሱን እኮ ነው ይያልኩ
0: እኮ እንድስከዚህ ድረስ ነው ሰውየው
1: ያን አድርጎ። ያኔ ደግሞ ጭንቅ በጭንቅ ሲሆን ኤርትራን አስገብቶ የኤርትራን መግባት እንዴት ጀስቲፋይ እንዳረገ መቼም ያው ስለምታውቁት ነገር ነው አስፈልጋኝነቱ ትክክለኛነቱን እንደዛ የገለጸ ሰው ዛሬ ትናንት ከትናንት ወዲያ the same case ሆኖ ኤርትራ እንደው ገብቷል ብለን ብናስብ ኦፊሻሊ የተሰማነው ነገር የለም። ያንን እንዴት አድርጎ ለማጣጣልና ያንን እንዴት አድርጎ ሌላ ትርጉም እንዲሰጠው እንዳረገ መቼም ሁላችንም ያየነው ነው። ይሄ ሰውዬ ሙልጭ ያለ ቀጣፊ፣ ሙልጭ ያለ ውሸታ። አሁን እኮ ኢትዮጵያ ውስጥ እኮ የትም ቦታ ደውልና እስኪ የአብይን ንግግር መስማት ኢንተረስት አለ ወይ ብለህ እስኪ ጠይቅ።
0: በፍጹም
1: በቃ አለርጂ ሆኖብናል፣ የት እንሄድ እኮ ነው የሚል።
0: በፍጹም የለም።
1: ምን ማለት ነው ይሄ? እኮ ይሄ ሰውዬ በቃ በተለያየ መካኒዝም ሰውን አስኖ በግድ ስላለ እንጂ ማንም የሚለውን ቁብ የሚቆጥር ወይም እዚህ ቦታ ግባ የሚል እኮ ማንም የለም። ስለዚህ ይሄ የዚህ የመንግስት ምስረታው ሂደትም እኔ የምልህ ዲቴል እኮ ንግባ ካልን በጣም እኮ ቀልድ እኮ ነው የተሰራበት። ሂደቱን ተወውስ ብዙ ተወርቷል። የዚህ የምክክር ኮሚሽን ተብዬው አሻንጉሊት ምን ሲያደርግ እንደቆየ ከዛ በኋላ ይሄ የመንግስት ምስረታ ተብሎ ግርግሩ ምን መቼም ምን አይነት ድራማ እንደሆነ የምናውቀው ነው። የዕለት ሁለት ላይቭ ተላለፈ እያሉ እኮ ኦልሬዲ ቀድሞ ሰርድ የተደረገ ቪዲዮ እኮ ነው ላይቭ ተላለፈ እየተባለ የቀረበው።
0: ትክክል።
1: እኔ በነገራችን ላይ አህመድ እንዲህ አይነት ሰዎች እንዲህ አይነት ስራ ሲሰሩ እኔ እነሱ አይደለም የሚያሳዝኑኝ የሚያበሳጩኝ፣ ይሄን እንዲሰራ የሚፈቅደው ህዝብ ነው የሚያሳዝነኝ የሚያበሳጨኝ። አንተ በአናትህ ላይ እንደፈለገ የሚሆንን ሰው እንደፈለገ እንዲሆን ከፈቀድክ ምንድን ነው ለአንተ የሚታዘነው? አንዳንዴ እኮ ግራ እኮ ይገባል። የአብይ ውሸታምነት፣ የአብይ ጨካኝነት፣ የአብይ ብልግና፣ የአብይ እንደዚህ አይነት ስራ የማያውቅ የለም። እኔ ይብላኝ እዛ ምሁራን ነን ብለው እንደነ ብርሃኑ ነጋ ያሉት ያኔ እዚህ በውጭ ሀገር በነበረው እንቅስቃሴ ክብርና ሞገስ ተሰጥቷቸው የነበሩ ሰዎች እዛ እስር ተወሽቀው አሁን አሽከር ሆነው ይህንን ሲያዩ እውነት ለመናገር እንኳን አዩት እንኳንም ተቀጡ ነው የምለው። ህሊና ካላቸው እንደዚህ እያደረገ ያለን ግለሰብ አሁን እዚህ ሹመት ላይ ጌም ቢጫወት ቢያላግጥ ምን የሚገርም ነገር አለ? እንደፈለገ እያላመጠ የሚተፋ ሰው እንደሆነ ቆይቷል፣ እያሳየ ነው በተግባር። እንዳውም ያን እያየ እኮ ሰው እንዴ እነገሌን እኮ እንደዚህ ተጫውቶባቸዋል እንደው ለምን አይቀርብኝም እኮ የሚል አታገኝ። ሰልፍ ይዞ የሚጠብቃለ እንደገና ደግሞ ለዛ ሼክም ለመሸከም ባሪያ ሆኖ ለማገልገል እና ይሄ ዘ ሶኮልድ ጥቅም የሚባል ይሄ ለሆድ ማድር አሽከርነት ቱ ዚስ ኤክስተንት የወረደ ያደርጋል እንዴ? በጣም ነው የማዝነው። እና ይሄኛውም የመንግስት ሹምሽር ተብዬው እንግዲህ ምን በሚዲያ የተገለጸ ነገር ነው፣ ምን ዝርዝር ውስጥ መግባት ያስፈልጋል። የቀልድና የቧልት በእውነት ህዝብን ጠቅላላ መናቁን ንቀቱን ያሳየበት ስራ ነው የተሰራው ብዬ ነው የማምነው። እና ምንም እውነት ለመናገር እንዳውም እሱ በሚያደርገው ይህ አገዛዝ በሚፈጥራቸው አጀንዳዎች እንዳውም ጊዜና ጉልበት መጥፋት አለበት ብዬ አላምነው። አሁን አንድና አንድ አይናችንም ትኩረታችንም ይሄ አገዛዝ እስካለ ድረስ ይሄ ጥፋትና ይሄ ሰቆቃ ይቀጥላል የሚለውን አይምሯችን ውስጥ አስቀምጠን በዛ ዙሪያ ውይይቱም ድርጊቱም ፎከስድ መሆን አለበት ብዬ ነው ማምነው እንጂ ስንቱን ነገር አንስተት ስንቱን እኔ እኮ አብይ እኮ ወደ ስልጣን ከመጣበት ጀምሮ የዋሻቸውን ውሸቶች ማን ነው እንደዚህ አሰባስቦታል? ማን ነው
0: የእንትና ወንድም የማን ነው?
1: የታማኝ ወንድም
0: ማን ነው ስሙ?
1: አሰባስቦታል።
0: ተቦርነ። ትክክል፣ ተቦርነ ሰብስቦታል። አዎ
1: አሰባስቦታል።
0: እስማማለሁ። አለን አንተ ባልከው ስማማለሁ በየጊዜው እሱ በሚዋሻቸው ውሸቶችና በአጠቃላይ ከዛ አካባቢ በሚወጡ አጀንዳዎች መወያየቱ ራሱ ጊዜ ማቃጠል ነው የሚለው ላይ ደርሻለሁ እኔም መሰራት ያለበት ልክ አንተ እንዳልከው ምንድነው ማድረግ ያለብን ከኛ ምንድነው የሚተበቀው ሁሉ ጊዜ ችግሩን ማላመጥ ነው ወይ ነው ወይስ ደሞ ያንን ያለውን ችግር ለመፍታት መሞከር ነው ምን እናድርግ አሁን ፋኖቹ አጥንታቸውን እየከሰከሱ ደማቸውን እያፈሰሱ ወደፊት እየገሰገሱ ነው ኦፍ ኮርስ ያሳዝነኛል አዲስ አበባ ቁጭ ብሎ መጡ መጡ የሚለው ህዝብ ያሳዝነኛል ትንሽም ቢሆን ያቅሙን ጠጠር ድንጋይ መወርወር ሲችል በሰላማዊ መንገድ ችግር መፍጠር ሲችል በመንግስት ላይ ቁጭ ብሎ እስከሚመጡ የሚጠብቀው ያሳዝነኛል እኔ አዝንለታለሁ ለእንደዚህ አይነት ማዝነው ለደካማዎች ለእንደዚህ አይነት ሲችሉ ማድረግ ሲችሉ ለማያደርጉ ሰዎች ነው ማዝነው ፓራላይዝድ የሆነ ሰው ነው የሚመስለኝና እዛ ላይ ነው ማተኮር ያለብን ሌላው እንዳልከው እነዚህ እንደ ብርሃኑ አይነቶቹ አሁን ልክ እንደ ሎሚ ተመጠው የተተፉ አሉ ብርሃኑ እንኳን ለጊዜው አስቀምጦታል ግን ሌሎች አሉ እዚያም ሄደሽ በላሽ እዚህም መተሽ በላሽ ሰው ታዘበሽ እንጂ ሆድሽን አልሞላሽ ይላል ያገሬ ሰው ልክ እንደዛ የሆኑ አሉ ቀፈታሞች አሁን ምን እንደሚያስቡ ግርም ይለኛል ምን ይሰማቸው ይሆን እንደነዚህ አይነት ሰዎች እንተውላቸው ራሳቸው ይጨነቁ የሚያስቡትን ራሳቸው ያስቡ ምን እናድርግ አለነ በውጭ አለውም በአገር ቤት ያለውም ምንድን ነው ማድረግ ያለበት
1: አሁን በጣም ቁልፍ ጥያቄና እውነት ለመናገር ትኩረት ልንሰጥ የሚገባ ጥያቄ ነው ያነሳው እኔ እንግዲህ መቼም ከዚህ የበለጠ በጣም መታጠፊያ ላይ ያለንበት ጊዜ እኔ አለ ብያላምን አሁን ምንም ይሁን ምን ዝም ብሎ ቁጭ ማለት የማይቻልበት ሁኔታ ላይ ነው ያለነው ቅድም ያልከው ነገር አዲስ አበባ እየመጡ ነው ይያል የሚቀመጥበት ጊዜ አልፏል እንግዲህ እኔ እኮ አንዳንዴ ሰው ምን ነካው ትላለ ድሮን አታክ እዛው 4 ኪሎ ቤተ መንግስቶቹን ደብረዘይት ያን ያዩ ምንድነው ነገ የሚመጣው የሚለውን ያሰው አይመስለኝም ወስለ መናገር ከዚህ የበለጠ ወርቃማ እድል የለም ምክንያቱም አንደኛ መሬት ላይ ያለው የፋኖን በለው እነኚህ ተባባሪ ኃይሎች አንድ ላይ ሆነው በመሳሪያ ይሄ መንግስት ተብዬ መውጫ መቆሚያ ያያሳጡት ነው ደግሞ ዴፊኒትሊ ይሳካላቸዋል የጊዜ ጉዳይ
0: ትክክል
1: ካልሆነ ምንም በልምን ወደ ኋላ ከማንመለስበት ጊዜ ላይ ነን ይሄን መረዳት አለብን ሁላችንም ምንም ይሁን ምን ወደ ኋላ መመለስ ምንችልበት ሁኔታ አይደለም አንለስ የማንተባበር ይሄን ነገር በጋራ መፍትሄ ማንዳስቀምጥ ከሆነ የህዝብ ልቂት ሰቆቃ ማራዘም ይከተላል እንጂ ወደ ኋላ ተመልሶ አብይ በየ ክልሉ ግሩን ዘርግቶ የሚቀመጥበት ጊዜ የለም ስለዚህ አንድ ይሄ በተለይም እጁን አጣጥፎ ቁጭ ያለው ከመሃል ተመልካቹ እውነት ለመናገር አገር ቤት ምናልባት ሀብትም ካለው አገር ቤትም ይሰራውም ነገር ካለው ከዲያስፖራ ማለት ነው ምንም ይሁን ምን ይሄ ነገር መልክ ካልያዘና ሰላም ያለበት ሀገር መፍጠር ካልቻልን ያቺ ሀብትና ገንዘብ የምትባል ነገር የትም እንደማያገኛት ማወቅ አለበት እና መስመር እንዲይዝ ሁላችንም የምንችልበት የምንችለውን ነገር ማድረግ የግድ ይለናል አሁን መሬት ላይ ያሉ መሳሪያቸውን አንስተው በጋራ የቆሙ ኃይሎች ለእኛ ትልቅና ወርቃማ እድል የእነሱን ፈለግ ተከትለን እዚህ ምናልባት ልዩነት ካለ እንግዲህ ወደ ዲያስፖራው ላተኩር ብዬ ነው እዛ ያለው መቼም የተለያዩ ምክንያቶችም አሉ የተለያዩ ሁኔታዎችም ሊኖሩ ይችላሉ እንደው እነሱ ጋር ጫና ላለመፍጠር ምናልባት እንደዚህ ወደ ዲያስፖራው ፎከስ ባደር እዚህ ያሉ ልዩነቶቻችን አሁን በጣም ጥቃቅን ቅድም ያነሳናቸው ነገሮች አሉ ይሄን ህብረት ከመደገፍና ምናልባትም ችግር አለበት ከተባለም ያችን ችግር አውጥቶ ይሄ ቢስተካከል በሚል ኮንስትራክቲቭ ሆኖ ከማድረግ ይልቅ ከማራገብ ወጥተን ይሄ ነገር በአንድነት መፍትሄ ሊያገኝ እንዲችል ወደዛ አቅጣጫ የምንመጣበትን ነገር የግድ ማሰብ የግድ ይለናል አሁን እኮ ዲያስፖራው በተለይም እዚህ የምዕራባውያን እና እነኚህ ሀገራት በዚህ አገዛዝ ላይ ፊታቸውን እንዲያዞሩ እኮ መደረግ ነበረበት ቀደም ብሎ እኮ በትንሽ ኩነቶች እኮ ነው በሙሉ በሰልፍ ይጥለቀለቅ የነበረው። አሁን ይህን ያህል ህዝብ እያለቀ በድሮን ይህን ያህል ተቋም እየፈረሰ ይህን ያህል ህዝብ ሰቆቃ ውስጥ ወድቆ እያለ አንድም ሀገር እንደ ሞቅ ያለ እንኳ ተቃውሞ ሰልፍ አለማድረግ በእውነት ምንድን የነካን ምንድን ያደነዘዘ? ከዛ ድንዛዜ መውጣትና በእውነት ይሄ ሰቆቃ እንዲያጥር በሚደረገው ነገር ሁላችንም የየራሳችንን ተሳትፎ ማድረግ አለብን። እኔ ምን አደርጋለሁ የሚባል ነገር አይሰራም። ሁላችንም ትንሽ ጠጠር ወርውረን ሁላችንም ለአንድ በጎ ነገር መቆም መቻል አለብን እና በዚህ በዲያስፖራ ያለው ልዩነቱን አስወግዶ ማህበራትም የማህበራቱ ያሉ አባላቶቻቸውን አንድ ላይ አድርጎ በዚህ አገዛዝ ላይ ለአንድና ለመጨረሻ ጊዜ መነሳትና በጋራ መቆም የሚጠበቅብንን ማድረግ እነዛ መሬት ላይ ያሉ ኃይሎች እያደረጉ ያሉትን ነገር እዚህ ቢራችንን እየጨለጥን መንቀፍና አቃቂር ማውጣት ማቆም አለብን የሚል እምነት አለኝ። እንግዲህ አገር ቤት ያለው ደግሞ ዞሮ ዞሮ ዋናው ተሸክሞት ያለው ችግሩን ሰቆቃውን ስቃዩን እሱ ነው። አልገዛም እምቢ የሚልበት ጊዜ አሁን ከዚህ የተሻለ ጊዜ የለም ለመናገር
0: በጣም
1: ይህን መደረግ ያለበት እንደው ከብዙ ማለት ይቻላል ግን በጥቂቱ ይሄ ይመስለኛል።
0: አለነ የነብርን ጭራ አይዟትም ከያዙም አይለቋትም ነው የአብይ ጭራው ተይዟል። እንግዲህ ከዚህ በኋላ ያለው ያንን ጭራ ቆርጦ መጣል ነው፣ አብይንም ተንደፋድፎ እንዲወድቅ ማድረግ ነው እንጂ አልበለዚያ አንድ ባንድ ያችን ሀገር በጦርነት እንዴ ግማሽ ሚሊዮን በላይ እኮ ገሏል ባለፈው ጦርነት። እንደገና አሁን ከግማሽ ቢሊዮን ይጠብቃል በየጊዜው
1: በዛም ከቆመ ጥሩ ነው
0: እኮ በየጊዜው
1: ገኛውን የታነን በዛም አደገኛ
0: ትክክል በየጊዜው እኮ በሚሊዮን እየገደለ ለነገሩ ተናግሯል እኮ ካስፈለገ የሀገሪቱን በጀት 10 ቢሊዮን አውጥቼ የፕሮጀክት ላይ ያለ ገንዘብ አውጥቼ 10 አመት ዋጋለሁ ብሏል። ልክ እሱና ልጆቹ የሚዋጉ ይመስል
1: ይሄንን
0: ትክክል ይሄንን ኢንቱ ኮንሲደሬሽን ወስደ ኢትዮጵያዊው በሙሉ ለዚህ ለተጀመረው ትግል የተቻለውን አድርጎ ይሄንን ሰቆቃና ስቃይ ከኢትዮጵያ ምድር ላይ ማጥፋት አለበት የሚለው ላይ ነው የደረስነው። በጣም አመሰግናለሁ አለነ፣ ወደፊትም እንደምንገናኝ ተስፋ እናደርጋለን። እንግዲህ መልካም ሰንበት ይሁንልህ። መልካም ሰንበት።
1: እኔም በጣም አመሰግናለሁ አህመድ ቢኒያም፣ እጅግ አመሰግናችኋለሁ። በርቱ፣ እናንተም በዚህ ሚዲያ ጥሩ እየሰራችሁ ነው ያለው። እንግዲህ የሚዲያን ጠቀሜታ ታውቃላችሁ፣ በርቱ ነው ልናችሁ የምትሉት።
0: አመሰግናለን።
1: ሰላም ሁኑ።
0: ሰላም ሰላም።

0: Mecker.
1: ጊዜ ለማንም አይቆምም። ጤና ከሀብት ይበልጣል። ወላጆቻችሁ ዘላለም አይኖሩም። ከሌላው ሰው ጋር አትወዳደር። መማር በትምህርት ቤት ብቻ አያበቃም። ደስታ በነገ ላይ አይመሰረትም። የሰዎች አስተያየት አይመግብህም። ውድቀት የመንገዱ አካል ነው። ስራ ብቻውን ውጤትህ አይደለም።

0: እንግዲህ አድማጫችን የዛሬው ፕሮግራማችን ይሄንን ይመስል ነበር። ሳምንት በተመሳሳይ ፕሮግራም እስከምንገናኝ ድረስ ሰላም ጤና መልካም ሰንበት ይሁንላችሁ እንላለን። እኔ የፕሮግራሙ ኃላፊ አህመድና
1: እኔም የፕሮግራሙ አቅራቢ ቢኒያም
2: እኔም ቴክኒሻን አሌክስ
0: እስከ ሳምንት መልካም ሳምንት። ለዚህ ሁሉ ድምብ ፌስቡክ ላይ ሰው ይልክልኛል።